0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

የእስራኤል ብሔራዊ የክነሴት ምርጫ 26ኛው የእስራኤል የክነሴት ወይም የፓርላማ ምርጫ ዝግጅትና የህዝቡ ተስፋ። እስራኤል ከተቋቋመች ከ1948 ዓ.ም ጀምሮ እስከ ዛሬ ድረስ አስተዳደሯን በምርጫ የምትገነባ የመካከለኛው ምስራቅ ትንሽ ሀገር ናት። እስራኤል በዲሞክራሲያዊ መንገድ አስተዳደሯን የምትመሰርት ሀገር መሆኗ እጅግ የሚያስደንቃትና ብዙዎች በምሳሌ የሚመለከቷት ብትሆንም አንድ ጥምር መንግስት ለአራት ዓመታት ጽንቶ የማይቆይባት ሀገር የሆነች መምጣቷ ደግሞ በተቃራኒው የሚያሳያት ነው። ምንም እንኳ የጥምር መንግስታት የሚፈርሱትም ሆነ እንደገና የሚቋቋሙት በዲሞክራሲያዊ መንገድ ቢሆንም የተረጋጋ መንግስት አለመኖሩ ሀገሪቱን ብዙ ወጪ እያስወጣ ያለ ጉዳይ ነው። እስራኤል በእያንዳንዱ ምርጫ ቢያንስ እስከ 6 ቢሊዮን ሸቅል ታወጣለች ይባላል። ይህ ደግሞ ለሌሎች መሰረተ ልማቶች ግንባታ፣ ለዜጎች ማህበራዊ ችግር መፍቻ ቢሆን ዜጎች ተጠቃሚ የሚሆኑበት እድል ከፍተኛ ነው። በዲሞክራሲያዊ ሀገር መሆን አምባገነን አስተዳደር ባለባቸው ሀገራት አንድ መንግስት ወድቆ ሌላው ሲተካ ህዝቡ ተስፋ የሚያደርገው ጥሩ ነገር ይመጣልናል፣ የተረጋጋ አስተዳደር ይኖራል፣ የኑሮ ውድነት ይቀረፋል፣ የሀገር ድንበር ይከበራል፣ የህዝቡ ሰላም ይጠበቃልና የመሳሰሉት ነገሮች ህዝቡ ተስፋ ያደርጋል። የተለያዩ ፖለቲከኞችም ካለፉት የተሻለ ነገር እንደሚሰሩ ለህዝቡ ቃል ይገባሉ። ልማትን፣ ብልጽግናን፣ ሰላምን፣ ደህንነትን እናመጣለን ብለው ለህዝቡ የሚችሉትንም ሆነ የማይችሉትን ነገር መናገራቸው የተለመደ ነው። መተግበር እንደ ቃል መግባት ቀላል ባይሆንም ፖለቲከኞች ቃል በመግባት ተወዳዳሪ የላቸውም። እርግጥ ፖለቲካዊ አካሄድ ይህን እንዲያደርጉ ይፈቅድላቸዋል። የበፊቱን አጣጥለው አዲስ የተሻለ ነገር እንደሚሰሩ ቃል ይገባሉ። ህዝቡም ያመነበትን ፓርቲ ይመርጣል። በዲሞክራሲያዊ ሀገር በነጻነት ያለምንም ተጽዕኖ ተወካይን መምረጥ አሉ ከሚባሉ መብቶች ውስጥ አንዱ ነው። የመምረጥ መመረጥ መብት ለዜጎች የሚሰጥ መሰረታዊ መብት ነው። አንዲት ሀገር የተረጋጋ ፖለቲካ እንዲኖራትና በህግ በሰፈረው መሰረት መንግስታት የተያዘላቸውን ጊዜ ሲጨርሱ ለምርጫና ለተለያዩ ወጪዎች የሚውለው የህዝብ ገንዘብ ለሀገር ልማት ይውላል። ከላይ እንደገለጽ ነው በእስራኤል አንድ መንግስት የተያዘለትን የስልጣን ዘመን የሚጨርስበት አጋጣሚ በጣም እየጠበበ ይሄዷል። ይሁን እንጂ የተበተነው ክነሴት ወይም ፓርላማ የተያዘለትን የጊዜ ገደብ ጨርሷል። በእስራኤል ሀገር የፓርቲዎች መብዛትና የርዕዮተ ዓለም መራራቅ ፓርቲዎች እንዲበዙ አድርጓል። ይህ ለመራጩ ህዝብ የፈለገውን ይሆንልኛል ያለውን መንግስት ወይም ፓርቲ የመምረጥ እድል ቢሰጥም የተረጋጋ አስተዳደር እንዳይኖር ግን በጣም ችግር እየፈጠረ ይገኛል። የመራጩ ህዝብ ድምጽ ተበታትኖ ፓርቲዎች የተወሰኑ የክነሴት ወይም የፓርላማ መቀመጫዎችን ማግኘታቸው አንድ ወይም ሁለት ጠንካራ ፓርቲዎች እንዳይኖሩ በማድረጉ አንድ መንግስት ከ3ና 4 በላይ ፓርቲዎችን ይዞ የጥምር መንግስት እንዲያዋቅር ሁኔታው ያስገድደዋል። በእስራኤል የመንግስት አለመረጋጋትን ከሚፈጥሩ ነገሮች መካከል በጥምር መንግስቱ ያሉ ፓርቲዎች መብዛትና የርዕዮተ ዓለም መራራቅ አንዱ ነው። እስራኤል ከተመሰረተች ከ1948 ዓ.ም ጀምሮ አስተዳደሯ ዲሞክራሲያዊ ሲሆን በየአራት ዓመቱ አንድ ጊዜ ምርጫ እንድታካሄድ የሚያደርግ መሰረታዊ ህግ አላት። የመጀመሪያው እስራኤል ክኔሴት ምርጫ የካቲት 14 ቀን 1949 ዓ.ም የተካሄደ ሲሆን እስካሁን ድረስ እስራኤል 25 የክኔሴት ምርጫዎችን አካሄዳለች። በዚህ መሰረትም 25 መንግስታት መኖር ሲገባቸው መንግስት የተያዘለትን የጊዜ ገደብ ባለመጨረሱ ምክንያት 37 መንግስታትን ለመመስረት ተገዳለች። ያሙኖ ሁሉም በዲሞክራሲያዊ መንገድ የተካሄደ ነው። ምንም እንኳ በእስራኤል 4 ዓመታት መጨረስ ከባድ የሆነ ቢመጣም አንድ ቀን ሂደቱ በኃይል ተከናውኖ አያውቅም። በመንግስት መፍረስ ምክንያት ጦርነት የተከፈተበትን አጋጣሚ እስራኤል አስተናግዳ አታውቅም። በእስራኤል በጣም ደስ ከሚሉ ነገሮች መካከል የተያዘለትን የጊዜ ገደብ የሚጨርስ መንግስት ባይኖርም የሚሰሩ መሰረተ ልማቶች ተቋርጦ አያውቁም። እርግጥ በምርጫ ምክንያት ብዙ የህዝብ ገንዘብ ወጪ ቢደረግም በሀገር አቀፍና በከተማ ደረጃ የሚሰሩ መሰረተ ልማቶች ግን በመንግስት መፍረስ ምክንያት ተቋርጠው አያውቁም። እስራኤል በተቋማት የተጠናከረች በመሆኗ የመንግስት መፍረስና እንደገና መመስረት ሀገራዊ ጉዳዮቿን አይነካም። ይህን መልካም ልምድ ሌሎች ሀገራት ሊማሩት ይገባል የሚል ሀሳብ አለን። ተቋማት በተጠናከሩ ወቅት አስተዳደሩ የፓርቲ ሳይሆን የሀገር ይሆናል።
እስራኤል ከተመሰረተች አንስቶ እስካሁን ወደ 14 ጠቃሚ ሚኒስትሮች አስተዳድረዋታል። ዳቪድ ቤንጎሪዮን፣ ሞሼ ሸሬት፣ ሌቪ ሽኮል፣ ይጋላሎን፣ ጎልዳ ሜኤር፣ ኢስሐቅ ራቢን፣ ምናኸም ቤጊን፣ ኢስሐቅ ሻሚር፣ ሽሞን ፔሬዝ፣ ይሁድ ባራክ፣ አሪኤል ሻሮን፣ ይሁድ ኦልመርት፣ ቢንያሚን ናታንያሁ፣ ናፍታሊ ቤኔትና ያኢር ላፒድ ናቸው። ቀጣዩ ጠቅላይ ሚኒስትር በመጪው ጥቅምት 27 ቀን 2026 ዓ.ም ብሔራዊ የክነሴት ምርጫ ከተካሄደ በኋላ በሚቋቋመው ጥምር መንግስት ይታወቃል። እስራኤል ካሁን በፊት 25 የክነሴት ምርጫዎችን አካሄዳለች፣ 37 መንግስታት ደግሞ መስርታለች። የምርጫ ተፎካካሪዎችና አመራጩ ህዝብ በእስራኤል በየጊዜው ምርጫ መካሄዱና መንግስታት የተያዘላቸውን የጊዜ ገደብ አለመጨረሳቸው መራጩን ህዝብ አሰልችቷል። ህዝቡ የተገባለት ቃል ተግባር ላይ አለመዋሉ ፖለቲካን እንዲርቅ አድርጓል ይባላል። ባለፉት ዓመታት የነበሩ የምርጫ ሂደቶች እንደሚያስረዱት በእስራኤል መምረጥ የሚገባውን ያህል ህዝብ ወደ ምርጫ ጣቢያዎች እየሄደ አልነበረም። ፖለቲከኞች በሚያምኑበት ርዕዮተ ዓለም አለመቆማቸውና ለህዝባቸው ቃል የገቡትን አለመፈጸማቸው መራጩን ህዝብ ማሰላቸቱ ይነገራል። በቀጣይም ተመሳሳይ ሁኔታ ይኖራል የሚል ስጋት አለ። ከህዝብ ላይ የሚደረጉ ግምገማዎችም ይህን ይጠቁማሉ። የእስራኤል ህዝብ በአሁኑ ሰዓት የሚጠይቃቸው በርካታ ጉዳዮች አሉ። የሀገሪቱ ደህንነት መጠበቅ አንደኛው ሲሆን፣ ከዚያም የኑሮ ውድነትን መዋጋት፣ የደቡብና ሰሜን የሀገሪቱ ክፍል ሰላምና ደህንነት መጠበቅ፣ የአረብ ማህበረሰብ የእርስ በርስ ግጭትን መቅረፍ፣ የፍልስጤማውያን ጉዳይ፣ የውጭ ግንኙነት ፖሊሲ፣ የወጣቱ ሁኔታ፣ የትምህርቱ ዘርፍ፣ የህክምናው ዘርፍ፣ የማህበራዊ አገልግሎቶችና የመሳሰሉት አሁን ካሉበት በእጅጉ እንዲሻሻሉ ህዝቡ ይፈልጋል። ከላይ እንደገለጽ ነው በእስራኤል በየጊዜው ክኔሴት ምርጫ መካሄዱ የአገሪቱን ንብረት የሚበዘብዝ ነው። ለምርጫው ማስፈጸሚያ በቢሊዮን የሚቆጠር ገንዘብ ወጪ ይደረጋል። ይህ ገንዘብ ደግሞ ከግብር ከፋዩ ዜጋ የሚሰበሰብ ነው። በመሆኑም ገንዘቡ ለመሰረተ ልማት ግንባታና ለተቸገሩ ዜጎች እርዳታ መዋል ሲገባው በየጊዜው ገንዘቡ ለምርጫ ወጪ መደረጉ ትልቅ ጉዳት አለው። በሌላ በኩል ደግሞ ሀገሪቱ ወደ ልማትና ብልጽግና እንድትሄድ ብሎም ደህንነቷ እንዲጠበቅ የተረጋጋ መንግስት ሊኖራት ይገባል። በጥምር መንግስቱ አባል በሆኑ ፓርቲዎች መካከል መተማመን ሲጠፋና ውስጣዊ ሽኩቻ ሲበዛ ሌሎች ስራዎችን ሊያከናውን ስለማይችል መንግስት ፈርሶ አዲስ መንግስት መመስረቱ መልካም ይመስላል። ትልቁ ስጋት ግን የነበረው ሁኔታ እንዳይመለስ ነው። በቀጣይ የክነሴት ምርጫ እንዳለፉት አመታት አይነት ችግሮች እንዳይከሰቱ ፓርቲዎች ብዙ እንቅስቃሴ ማድረግ ይጠበቅባቸዋል። መራጩ ዜጋም ዲሞክራሲያዊ መብቱን በመጠቀም ለሀገርና ህዝብ የሚጠቅም መንግስት እንዲቋቋም ተጽዕኖ መፍጠር ይገባዋል እንላለን። የተከበራችሁ አድማጮቻችን 26ኛውን የክኔሴት ምርጫ በተመለከተ ያቀረብነው ወቅታዊ ዘገባ ይህን ይመስላል። ስለተከታተላችሁን እናመሰግናለን። ከሌሎች ዝግጅቶቻችን ጋር ቆይታችሁ አብረን ይሁን።

ያልተዘጋው ምዕራፍ። በኢራን ላይ የተከፈተው የጦርነት በር ዛሬም አልተዘጋም። የኢራንን የኒውክሌር ተቋማት ግንባታ ለማስቀረት፣ የባለስቲክ ሚሳኤል ግንባታዋን እንድታቋርጥ ለማድረግ፣ የአያቶላዎች አስተዳደር እንዲቀየርና ኢራን ለሽብርተኛ ድርጅቶች የምትሰጠውን እርዳታ እንድታቆም ለማድረግ በኢራን ላይ ሁለት ጊዜ የተካሄዱ ጦርነቶች ለችግሩ ሙሉ በሙሉ መፍትሄ አላመጡም። ለ47 ዓመታት ያክል በስልጣን ላይ የቆዩት የኢራን አያቶላዎች የአብዮታዊ ፖሊሲዎቻቸውን ከማስፈጸም ባሻገር አገሪቱን የመምራት ፍላጎት በሚያሟሉበት ጊዜም ቢሆን በእስራኤልና ምዕራባውያን ሀገራት ላይ ያላቸው ያልተቋረጠ ጥላቻ እንዲጨምር አድርገዋል። ኢራን የእስራኤልን ጥላትነት ከ1979 ዓ.ም ጀምሮ አልተቆጠበችም። የአረብ ሀገራት ከእርሷ ጋር በሚደረገው ትግል ቁርጠኝነታቸውን ባለማሟላታቸውና ከእስራኤል ጋር ለሰላም ለመደራደር ያላቸውን ፍላጎት በማውገዝ ጸረ እስራኤል አቋም ያላቸውን አካላት ማገዝ ቀጠለች። ኢራን ለፍልስጤማውያን የቆምኩ ነኝ በሚል ለሐማስና ሂዝበላ ድጋፏን ቀጠለች። ከ1979 ዓ.ም ጀምሮ የኢየሩሳሌም ቀን ከጽዮናዊነት ጋር ለሚደረገው ትግል የአብሮነት ቀን ሆኖ እንዲታሰብም ኢራናውያን አደረጉ። እስራኤል ኢራንን የህልውናዋ አደጋ ዋና ምንጭና ለሰላም ሂደቱና በአጠቃላይ ለአካባቢው መረጋጋት እውነተኛ ስጋት አድርጋ ታቀርባታለች። የኢራን እስላማዊ ሪፐብሊክ እንደመሆኗ እስራኤልን ከጅምሩ ተቃውማ ፍልስጤማውያንን ትደግፋለች። ምክንያቱም እስራኤል እንደ ህገወጥ መንገድ ስለምትመለከት ነው። ምክንያቱም እስራኤልን እዚህ በመካከለኛው ምስራቅ ጣልቃ ገብታለች በሚል እሳቤ ነው። ኢራን ከእስራኤል ጋር የሚደረገውን ማንኛውንም የአረብ ፍልስጤም የሰላም ስምምነት ትቃወማለች። የአሜሪካ እስራኤልና ኢራን ጉዳይ። በኢራን እይታ እስራኤል ለይሁዳውያን መንግስት መመስረት የቆመች ሀገር ብቻ ሳትሆን የምዕራባውያንን የመካከለኛው ምስራቅ ጥቅም ለማስጠበቅ የተመሰረተች ሀገር ናት ብላ ታስባለች። ኢራን እስላማዊ ሀገሮችን አንድ ለማድረግ እስራኤልን እንደ እንቅፋት ነው የምትመለከተው። ኢራን እስራኤልን የአሜሪካ ቅጥያ አድርጋ ነው የምትመለከተው። ለዚህም አሜሪካን እንደ ታላቅ ሰይጣን፣ እስራኤልን ደግሞ ትንሹ ሰይጣን ብላ ትቆጥራቸዋለች። እስላማዊ ሪፐብሊክ ራሱን እንደ እስራኤል ቀጠናዊ ተቀናቃኝ ስለሚቆጥር ከእስራኤል ጋር የኃይል ሚዛንን ለመፍጠር ይፈልጋል። በ1998 ዓ.ም ኢራን ሻሃብ 3 ሚሳይሎችን የገነባቸው የእስራኤልን የኒውክሌር አቅም ለመቋቋምና ወታደራዊ ሚዛን ለመፍጠር ነው በማለት ተናግራ ነበር። በ1998 የኢራን የፍትህ ቢሮ ኃላፊ መሐመድ ያዚዲ በሰጡት መግለጫ በእስራኤል ላይ የኒውክሌር ቦምብ መጠቀም ሙሉ በሙሉ ያጠፋታል፣ በእስልምናው ዓለም ላይ መጠቀም ግን ተቀባይነት የሌለው ጉዳይ ነው በማለት መግለጫ መስጠታቸው ይታወቃል። በ1997 የለውጥ አራማጁ መሐመድ ካታሚ የኢራን ፕሬዝዳንት ሆነው ስልጣን ቢይዙም ኢራን በእስራኤል ላይ የምትከተለው ፖሊሲ ብዙም አልተለወጠም። ከሌሎች ጉዳዮች በተጨማሪ ካታሚ እስራኤልን ህገወጥ መንግስትና ጥገኛ በማለት ጠርተዋት ነበር። ያም ሆኖ ይሁዲዎች በኢራን ውስጥ ደህንነታቸው የተጠበቀ ነው፣ እንዲሁም ሁሉም ሃይማኖቶች ሊጠበቁ ይገባል የሚል አቋም መያዟ እና ይህን ለፖለቲካዊ መጠቀሚያ ማዋሏ ይታወቃል። ከ2005 እስከ 2013 ዓ.ም የኢራን ፕሬዝዳንት የነበረው መሐሙድ አህመዲኒጃድ በእስራኤል ላይ ያለውን ጥላትነት ይበልጥ ሲያሰማ ቆይቷል። የጀርመን ናዚዎች ጭፍጨፋ ማድረሳቸውን በጥርጣሬ ገልጾ አውሮፓውያን ይሁዳውያንን ለደረሰባቸው ጭፍጨፋ ማካካሻ እንደሚያስፈልግ ከተሰማቸው ከእስራኤል ይልቅ በአውሮ

ፍንጭ ሰጥታ ነበር። የዓለም ማህበረሰብም የኢራንን የኒውክሌር ጦር መሳሪያ ለማት ካላስቆመ እስራኤል በኢራን ርምጃ እንደምትወስድ ስታስጠነቅቅ ነበር። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ለዚህም እኛ የተቻለንን ያክል እንጥራለን በማለት በተለያዩ የሀገር ቤትና ዓለም አቀፍ መድረኮች በአጽንኦት ሲናገሩ ቆይተዋል። የ2025 ዓመተ ምህረቱ የ12ቱ ቀናት የእስራኤል ኢራን ጦርነት ዘመቻው አንበሳው ተነሳ። አምክላቢያኩም ወአሬት ናሳ እነሆ ህዝቡ እንደ ንስት አንበሳ ይቆማል እንደ አንበሳም ያገሳል የሚለው ጥቅስ የእስራኤልን ህዝብ ጥንካሬና ጽናት የሚገልጽ ሲሆን በኦሪት ዘሁልቁ ምዕራፍ 3 ቁጥር 24 እንደ ተጠቀሰ ይነገራል። ይህ ሀረግ መነቃቃትን፣ ጀግንነትንና ከጠላቶች በላይ ከፍ ማለትን የሚያመለክት ሲሆን ብዙ ጊዜ ብሔራዊ የመቋቋም አቅምን ለመግለጽ ይጠቅማል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ዘመቻ ሲያውጁ የዘመቻውን ዋና ዓላማ ይፋ አድርገዋል። እስራኤል በኢራን ላይም የፈለገችውን ወታደራዊ ዘመቻ አካሄዳለች። እስራኤል በኢራን ላይ መረጃዎችን ስትሰበስብ ከቆየች በኋላ ሰኔ 13 ቀን 2025 ዓ.ም ምረት የጦር ዘመቻ መክፈቷን በይፋ አስታወቀች። ከሰኔ 13 እስከ ሰኔ 24 ቀን 2025 የተካሄደውና የ12 ቀናት ጦርነት በመባል የሚታወቀው በመካከለኛው ምስራቅ የተካሄደ ትልቅ ግጭት ነበር። ጦርነቱ የጀመረው እስራኤል በኢራን ላይ ድንገተኛ ጥቃት በፈጸመችበት ወቅት ሲሆን በወቅቱ ታዋቂ የጦር መሪዎችና የኒውክሌር ሳይንቲስቶችን በመደምሰስ ነበር። እንዲሁም እስራኤል የኢራንን የአየር መከላከያዎችን በማውደም ብዙ ጉዳት አደርሳለች። ኢራንም ከ550 በላይ ሚሳይሎችንና ከ1000 በላይ ድሮኖችን ወደ እስራኤል ተኩሳለች። ኢራን በጭፍኑ የሲቪል ህዝብ ማዕከሎችን በመምታት ሆስፒታል ጎድታለች፣ ወታደራዊ ይዞታዎችንም ያነጻጽረ ጥቃት ፈጽማ ነበር። አሜሪካም ሰኔ 22 ቀን 2025 ዓ.ም በኢራን የኒውክሌር ጣቢያዎች ላይ የከባድ ቦምብ ድብደባ አካሄዳለች። ኢራን ባጸፋው በኳታር በሚገኝ አሜሪካ ጦር ሰፈር ላይ ሚሳኤሎችን ተኩሳለች። ሰኔ 24 ቀን 2025 ዓ.ም እስራኤልና ኢራን በአሜሪካ ጫና ምክንያት በሶስተኛ ወገን በኩል የተኩስ አቁም ስምምነት ላይ ደረሱ። ግን ውጥረቱ ውስጥ ለውስጥ የቀጠለ ነበር። ባለፈው ዓመት ሰኔ ወር የነበረው ጦርነት ያስከተለው ችግር ሳይቀረፍ የካቲት 8 ቀን 2026 ዓ.ም ደግሞ ሌላ ጦርነት ተከፈተ። የኢራን ህዝብ በሀገሪቱ መንግስት የሚደርስበትን ጭቆና ለማስቆም፣ የኑሮ ውድነትን ለመቅረፍና የተሻለ ለውጥ እንዲያመጣ ለመጠየቅ ሰላማዊ ሰልፍ ሲያደርግ የኢራን አብዮታዊ ዘብ በሰልፈኞች ላይ የጦር መሳሪያውን በማነጣጠር ከ30,000 በላይ ዜጎችን መግደሉ በተለያዩ መገናኛ አውታሮች ሲዘገብ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በዜጎቹ ላይ ጥቃቱን ካላቆመ እርምጃን ወስደበታለን ብለው ቃል መግባታቸው ለጦርነቱ መጀመር ዋና መነሻ መሆኑ ይነገራል። ኢራን ያላትን ጸረ አሜሪካና ጸረ እስራኤል እንቅስቃሴዎች እንድትተው የአሜሪካው ፕሬዝዳንት ቢያስጠነቅቁም የአያቶላዎች አስተዳደር ጆሮ ዳባ ልበስ ብሎ ማለፉ ይታወቃል። ኢራን የኒውክሌር እቅዷና የባለስቲክ ሚሳይል ግንባታዋ እንድታቆም፣ ለሐማስና ሂዝቦላ ድጋፏ እንድታቋርጥና በኢራን ህዝብ ላይ አብዮታዊ ዘብ የሚያደርሰውን ግድያ እንዲያቆም አሜሪካ ኢራንን ደጋግማ ብታስጠነቅቅም ኢራን ከቆብ አልቆጠረችውም ነበር። ችግሩን በዲፕሎማሲያዊ መንገድ ለመፍታትም ከኦማን እስከ ስዊዘርላንድ ጄኔቫ ድረስ ከአንዴም አራት ጊዜ ድርድር ቢካሄድም ኢራን የአሜሪካን ጥያቄ አልመለሰችም። በወቅቱ አሜሪካ ዲፕሎማሲያዊ መንገዱ መፍትሄ ካላመጣ ወታደራዊ አማራጭ አይቀሬ ነው ስትልና ሰፊ ዝግጅት ስታደርግ መቆየቷ ይታወሳል። እስራኤልም ብትሆን ኢራንን ለህልውና የስጋት ናት በሚል በጽኑ ደጋግማ ስትናገር መቆየቷ ይታወሳል። ሁለቱ ሀገራት በመተባበር የካቲት 8 ቀን 2026 ዓ.ም ከጠዋት ጀምረው እስራኤልና አሜሪካ በትብብር በኢራን ላይ ወታደራዊ ዘመቻ ከፍተው ለ40 ቀናት ያክል ቆይቷል። የአሜሪካው ፕሬዝዳንትም ሆኑ የእስራኤሉ ጠቅላይ ሚኒስትር ዘመቻው አስፈላጊነት ለህዝባቸው ገልጸዋል። የሁለቱ ሀገራት ጥምር ጦር ኢራንን መግቢያ መውጫ አሳጥቷት ነበር። ኢራንም ወደ እስራኤል ሚሳይሎችና ድሮኖችን ተኩሳለች፣ የመካከለኛው ምስራቅ ሀገራትንም አጥቅታለች። የኢራን በርካታ መሪዎችም መደምሰሳቸው ይታወሳል። እስራኤል የጦር ዘመቻውን በኢብራይስጥ ሻጋታሪ ወይም አንበሳው አገሳ የሚል ስም ሰጥተዋለች። አሜሪካ በበኩሏ
ኢፒክ ፉሪ ወይም ታላቅ ቁጣ ብላ ገልጸዋለች። እስራኤልና አሜሪካ በዚህ ጦር ዘመቻ የተላዩ ዓላማዎችን ይዘው መነሳታቸው ይገለጻል። የመጀመሪያው

የኢራንን እስላማዊ አስተዳደር የአያቶላዎችን ስርዓት መገርሰስ ሲሆን ሁለተኛው የኢራንን ኒውክሌር እቅድ ማስቀረት ሶስተኛው የባሊስቲክ ሚሳይሏን መደምሰስ አራተኛው ኢራን በመካከለኛው ምስራቅ የሚገኙ ሽብርተኛ ድርጅቶችን ማገዟን ማስቆም ነው። ጦርነቱ የተያዘለትን እቅድ ሙሉ በሙሉ አለማሳካቱ ይነገራል። ይሁንና አሜሪካና እስራኤል የኢራንን ትከሻ የለቁበት ዘመቻ ነበር። ሁለቱ ሀገራት በቴክኖሎጂም ሆነ በተሻሻሉ ጦር መሳሪያዎች በጣም የተሻለ ደረጃ ያላቸው በመሆናቸው የኃይል ሚዛኑን መውሰዳቸው ይታወቃል። ያሙኖ ኢራንም እንዲሁ የምትናቅ ሀገር አልነበረችምና ያቅማን በመመለስ በአሜሪካም ሆነ እስራኤል ጥቅሞችና ዜጎች ላይ ጉዳት አድርሳለች። ችግሩ በዲፕሎማሲያዊ መንገድ ይፈታል በሚል በፓኪስታንና ሌሎች የአረብ ሀገራት አደራዳሪነት ቢሞከርም እስካሁን መፍትሄ አላመጣም። የአሜሪካው ፕሬዝዳንት በኢራን ላይ 10 ጊዜ ቢዝቱም ኢራናውያን ያቋም ለውጥ አላደረጉም። ፕሬዝዳንት ትራምፕ ለኢራናውያን የመጨረሻ ድል እንሰጣቸዋለን ብለዋል። ይህ ድርድር ከከሸፈስ ምን ሊመጣ ይችላል የሚለውን አስቀድሞ ለመተንበይ ያስቸግራል። አሜሪካ በጦርነቱ ብዙ የመቀጠል ፍላጎት የላትም ይባላል። ጦርነቱ የተጀመረባቸው ዋና ዋና ጉዳዮች ተረስተው የሆርሙዝ የባህር ወሽመጥ ጉዳይ ዋና መከራከሪያ ሆኗል። የፕሬዝዳንት ትራምፕን አቋም ለማወቅ አስቸጋሪ ሆኗል። የኢራን መሪዎችም አንድነት የላቸውም ይባላል። እስራኤልም ያልጨረሰችው የቤት ስራ ስላለ በኢራን ጉዳይ ብዙ መስራት እንዳለባት ታምናለች። አሜሪካ ነገሩን አደባብሳ ብትተወውም እስራኤል ህልውናዋን ለማስከበር የኢራንን ጉዳይ ችላ የምትለው አይደለም። በአጠቃላይ በመካከለኛው ምስራቅ ያለው ውጥረት እንደቀጠለ ነው። ማን ያበርደዋል የሚለውን ለመመለስም አስቸጋሪ ነው። ጦርነቱ በመጣኔ ሀብቱ ላይ ከባድ ጉዳት እያደረሰ ይገኛል። የነዳጅ ዋጋ በየጊዜው ይጨምራል። የአካባቢው ቱሪዝም ተዳክሟል። በአጠቃላይ ግጭቱ ብዙ ችግሮችን ይዞ መጥቷል። አሁንም የሰላም አየር እየናፈቀ ነው። ጦርነቱ ተጀመረ እንጂ መጨረሻው አይታወቅም። ነገ የሚሆነውን አብረን የምናየው ይሆናል። ጦርነት አውዳሚ ነው። ጦርነት ብዙ ኪሳራና ጉዳት አድራሽ ነው። የሰላም አማራጭ ሲጠፋ ደግሞ አንዳንዴ አስፈላጊ ሊሆን ይችላል። ያም ሆኖ ከሰላም የሚበልጥ ነገር የለምና ለአካባቢውም ሆነ በዓለም ዙሪያ ሰላም እንዲሰፍን እንመኛለን። አብራችሁን ስለቆያችሁ እናመሰግናለን።

ክብራትና ክብራን አድማጮቻችን የዛሬውን መዝናኛ ፕሮግራም የምንጀምረው መዝናኛ ምንድነው በሚል ስናነብ ባገኘነው ጽሑፍ ነው። የጽሑፉ ምንጭ ግሎባል ዲጂታል ላይብራሪ ነው። ሰዎች በተለያዩ ስራ ዘርፎች ተሰማርተው የለት ከለት ክንዋኔዎችን ይፈጽማሉ። በክንዋኔያቸው ሂደትም አእምሯቸውና አካላቸው ረፍት ይፈልጋሉ። ስለዚህ አእምሯችንና አካላችን ከነበረው ሁነት በመውጣት ራሳችን ዘና ማድረግ ያስፈልጋል። በዚህ ምክንያትም ራሳችን ለማስደሰት የአእምሮ እርካታ ለማግኘትና አካላችንም ለማጠንከር የተለያዩ እንቅስቃሴዎችን እናደርጋለን ወይም ደግሞ የተለያዩ ሁነቶችን እንመለከታለን እናዳምጣለን። እንደዚህ አይነት ሂደት መዝናኛ በመባል ይታወቃል። መዝናኛ ሰዎች ከተለመደው ተግባራቸው ወጣ ብለው አእምሯቸውን የሚያረኩበት፣ መንፈሳቸውን የሚያስደስቱበት፣ አካላቸውን የሚያጠነክሩበት፣ አብሮነታቸውን የሚያዳብሩበትና የተለያዩ እንቅስቃሴዎችን የሚያደርጉበት ሁነት ሊሆን ይችላል። የመዝናኛ አይነቶች በጣም ብዙ ናቸው። ነገር ግን ከመከታተልና ከመሳተፍ አንጻር በሁለት ከፍሎ ማየት ይቻላል። ሰዎች በተለያዩ መዝናኛ ቦታዎች በመገኘት የመዝናኛ አይነቶችን በመመልከትና በማዳመጥ ራሳቸውን ያዝናናሉ ወይም ደግሞ በቀጥታ በተለያዩ የመዝናኛ አይነቶች በመሳተፍ ሊዝናኑ ይችላሉ። በዚህ ሁነት ራሳቸውን የሚያዝናኑ ሰዎች መንፈሳቸውን ያረካሉ፣ አካላቸውንም ያዳብራሉ። ሰዎች የእግር ኳስ፣ የመረብ ኳስ፣ የጠረጴዛ ኳስ እና የቅርጫት ኳስ በመጫወት ራሳቸውን ያዝናናሉ። ዋና በመዋኘት፣ ቀላል የአካል እንቅስቃሴዎችን በማድረግ፣ በመሮጥ፣ ከጓደኛ ጋር በመጫወት፣ በመዝፈን ወይም በመደነስ ሊዝናኑ ይችላሉ። በእንደዚህ አይነቶች መዝናኛዎች በቀጥታ በመሳተፍ የሚዝናኑበት መንገድ ራስን የማሳተፍ የመዝናናት አይነት በመባል ይታወቃል። ሌላው ደግሞ ሰዎች የተለያዩ የመዝናኛ ቦታዎችን በመጎብኘት የተለያዩ ስፖርታዊ ውድድሮችን፣ ቲያትሮችን፣ ፊልሞችን በመመልከት ወይም በማዳመጥ ራሳቸውን ያዝናናሉ። እነዚህ ሰዎች በመዝናኛዎች በቀጥታ ተሳትፎ ሳያደርጉ የሚዝናኑባቸው የመዝናኛ አይነቶች ናቸው። እነዚህ የመዝናኛ አይነቶችም የተለያዩ ታሪካዊ ቦታዎችን፣ ቅርሳ ቅርሶችን መጎብኘት፣ ሀገራትን መጎብኘትና በአጠቃላይ የቱሪስት መስህቦችን መጎብኘት ሊሆኑ ይችላሉ። ሰዎች እነዚህን የመዝናኛ ቦታዎች ሲጎበኙ ታሪኮችን በሚገባ ያውቃሉ፣ ተጨማሪ እውቀትንም ያገኛሉ። እንዲሁም የሀገራቸውን ምንነት ለሌሎች ለመግለጽ ትልቅ እድል ይፈጥርላቸዋል። ሰዎች በተለያዩ ባህላዊ ክብረ በዓሎች ላይ በመገኘት የበዓሉ ተሳታፊ በመሆንም ራሳቸውን ያዝናናሉ። በሌሎች በዓላት ሰዎች የእምነት ስርዓታቸውን በማክበር ይደሰቱበታል፣ አብሮነታቸውን ያጠነክሩበታል፣ ማህበራዊ ግንኙነታቸውንም ያዳብሩበታል። በክብረ በዓላቱ ወቅት ተነፋፍቀው የቆዩ ዘመድ አዝማዶች በመገናኘት ናፍቆታቸውን እየተወጡ ይጫወታሉ። በዚህ ጊዜም ራሳቸውን ያዝናናሉ። በተጨማሪም የተለያዩ ሙዚቃዎችን በማዳመጥ፣ መጽሐፍትን በማንበብ የሚዝናኑም አሉ። ሰዎች እነዚህን የመዝናኛ አይነቶች በመጠቀም መንፈሳቸውን ማደስና ተጨማሪ እውቀት ማግኘት ይችላሉ። የመዝናናት አይነቶች የተለያዩ የመዝናኛ ቦታዎችን መጎብኘት፣ ስፖርታዊ ውድድሮችን መመልከት፣ ሙዚቃዎችን ማዳመጥ፣ መጽሐፍትን ማንበብ ወይም የአካል እንቅስቃሴዎችን ማድረግ ብቻ አይደለም። የተለያዩ ስራዎችን በማከናወን ሰዎች ሊዝናኑ ይችላሉ። ለምሳሌ ስነ ጽሑፎችን በመጻፍ፣ ስዕሎችን በመሳል፣ አትክልትን በመንከባከብ፣ ቤት ውስጥ በመስራት ሊዝናኑ ይችላሉ። የመዝናኛ ጥቅም። መዝናኛ ብዙ ጥቅም ያስገኛል። መዝናናት መንፈስን ያረካል፣ አካልን ያጠነክራል፣ እውቀትን ያዳብራል፣ አብሮነትን ያጠነክራል፣ እንዲሁም ምጣኔ ሀብታዊና ማህበራዊ አቅምን ያጎለብታል። ሰዎች ሙዚቃዎችን በማዳመጥ፣ ቲያትሮችን በመመልከት፣ በባህላዊ ክብረ በዓላት በመሳተፍ መንፈሳቸውን ያድሳሉ። ከጓደኞቻቸው ጋር በመጫወት፣ የተለያዩ ቦታዎችን በመጎብኘትም አእምሯቸውን ዘና ያደርጋሉ። እንዲሁም የተለያዩ ስፖርታዊ ውድድሮችን በመመልከትና በመጫወትም መንፈሳቸውን ያረካሉ። ሰዎች በዚህ አይነት መልኩ መንፈሳቸውን በሚያድሱበት ጊዜ ለዕለት ከዕለት ስራዎቻቸው መነቃቃትን ይፈጥርላቸዋል። ደስተኞችና ጤነኞች ለሚሆኑ ተግባራትንም በተቀላጠፈ መንገድ የመስራት እድል ይፈጥርላቸዋል። ሰዎች የተለያዩ የመዝናኛ አይነቶችን በመጠቀም መንፈሳቸውን ማርካት ብቻ ሳይሆን አካላቸውንም ያዳብራሉ። ለምሳሌ የአካል እንቅስቃሴዎችን በሚያደርጉበት ጊዜ የሰውነት ክፍሎቻቸው ስለሚጠነክሩ ስራዎችን ለመስራት በቂ ጉልበት ያገኛሉ። ለተለያዩ በሽታዎችም አይጋለጡም። ሰዎች መጽሐፍትን በማንበብ ራሳቸውን ሊያዝናኑ ይችላሉ። በተለይ የልብ ወለድ መጽሐፍትን ማንበብ አእምሮን ዘና ለማድረግ አቅም አላቸው።
አንባቢዎች አምራቸውን ያዝናኑ ከገጽ ባሪያት ጋር በሚያደርጉት መስተጋብር ዕውቀታቸውን ያዳብራሉ በስነ ምግባርም ይታነጻሉ። ተጨማሪም ሙዚቃዎችን በማዳመጥ ቲያትሮችንና ፊልሞችን በመመልከት መንፈሳቸውን በማደስ ከመዝናኛዎቹ ብዙ የዕውቀት ግባቶችን በማግኘት ክህሎታቸውን ያዳብራሉ። በተለያዩ መዝናኛዎች በመጠቀም ራስን ማዝናናት መቻል አብሮነትንም ያዳብራል። ሰዎች በተናጠልም በቡድንም ሆነው ሊዝናኑ ይችላሉ። ነገር ግን በሚዝናኑበት ቦታ ሁሉ ከሌሎች መሰል ሰዎች ጋር ይገናኛሉ። አብረው ለመጫወትና ገጠመኞቻቸውን ለመጋራት ጊዜያቸውን በጋራ ለማሳለፍ እድል ያገኛሉ። ከዚህ በፊት ተገናኝተው የማያውቁ ሰዎችም ሊተዋወቁና ጓደኝነትን ሊመሰርቱ ይችላሉ። ይህ ሁኔታ ደግሞ የመዝናኛ ጊዜያቸውን እንዲናፍቁና ደስተኛ እንዲሆኑ ያደርጋቸዋል። በመዝናኛ ቦታ በአጋጣሚ የተዋወቁ ሰዎች አብሮነታቸውን በማዳበር በሌሎች ደስታዎችና ችግሮች እንዲገናኙ እድል ይፈጥርላቸዋል። እንዲተሳሰቡ እንዲረዳዱና ሐሳባቸውን እንዲከፋፈሉ ያግዛቸዋል። ልምዳቸውንም በማጋራት መንፈሳዊና ማህበራዊ እሴቶቻቸውን እንዲያዳብሩ ሰፊ እድል ይፈጥርላቸዋል። በዚህ አይነት አጋጣሚ የተገናኙ ሰዎች ያለፈ ታሪካቸውን ለሌሎች በማጋራትና የሌሎችንም ታሪክ በማዳመጥ ለወደፊት ህይወታቸው ሊጠቅሙ የሚችሉ መሰረታዊ ነገሮችንም ሊገነዘቡ ይችላሉ። መዝናኛ ከላይ የተጠቀሱትን ጥቅም ብቻ የሚያስገኝ አይደለም። በመዝናኛዎች መጠቀምና መዝናኛዎችን ለሰዎች ማመቻቸትም ገቢ በማስገኘት ትልቅ ጥቅም ይሰጣል። በአጠቃላይ መዝናኛ ሰዎች የዕለት ከዕለት ክንዋኔያቸውን ካከናወኑ በኋላ መንፈሳቸውን ለማደስ፣ አካላቸውን ለማጠንከር፣ አብሮነታቸውን ለማዳበርና እግረ መንገዳቸውንም የተለያዩ ዕውቀቶችን ለማግኘት የሚጠቀሙበት ሁነት ነው። በተለያዩ መዝናኛዎች መሳተፍ የመንፈስ፣ የአካል፣ የማህበራዊና የኢኮኖሚ እሴቶችን በማሳደግ በፍቅር የተሞላ ጤንነትን መጎናጸፍ ይቻላል። እኛም በአቅማችንና በቻልነው ሁኔታ ከስራና ሌሎች የህይወት መርሆዎች ጎን ለጎን ለራሳችንና ቤተሰባችን ጊዜ ሰጥተን ብንዝናና ከላይ የተጠቀሱትን ዘርፈ ብዙ ጥቅሞች እናገኛለን እያል አንድ ሙዚቃን ጋብዛችኋለን። ከሙዚቃው በኋላ ተመልሰን እንገናኛለን።

ውድ አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ወደ ቀጣይ ዝግጅት እናልፋለን። በጣም ብዙ አትሁን። በጣም ብዙ የምትናገር ከሆነ ተዋሻለህ። በጣም ብዙ የምታስብ ከሆነ ድብርት ውስጥ ትገባለህ። በጣም ብዙ የምታለቅስ ከሆነ ያይን ይታህን ታጣዋለህ። በጣም ብዙ የምታፈቅር ከሆነ ማንነት ይጠፋል። በጣም ብዙ ስለ ሰዎች የምታስብ ከሆነ ዋጋህን ሰዎች ያጡት ይመጣሉ። በጣም ብዙ የምትጫወት ከሆነ አብዛኛውን ጊዜ ማንም ከቁም ነገር አይቆጥረህም። በጣም ብዙ የምታምን ከሆነ በሰዎች ትከዳለህ። በጣም ብዙ የምትሰራ ከሆነ በውጥረት ትሞታለህ። በጣም ብዙ የምትመገብ ከሆነ ከመጠን በላይ ውፍረት ውስጥ ትገባለህ። በጣም ብዙ እንቅልፍ የምትተኛ ከሆነ ስራ ፈት ትሆናለህ። በጣም ብዙ ገንዘብ የምታባክን ከሆነ ለወደፊት ምንም ጥሪት አይኖርህም። በጣም ብዙ መዋቢያ የምትጠቀም ከሆነ ያንተን ውበት እያጣኸው ትመጣለህ። በጣም ብዙ ነገር የምትመለከት ከሆነ ትኩረትህን እያጣኸው ትመጣለህ። በጣም ብዙ ስለ ህይወት የምታስብና የምታሳድድ ከሆነ ሁሉንም ነገር ታጣለህ። በጣም ብዙ ነገር የምትጠብቅ ከሆነ በጣም ትከፋለህ። በጣም ብዙ አትሁን፣ ምክንያቱም ያ በጣም ብዙ ነገር ብዙ ይጎዳህልና ሁሉንም ነገር በመጠኑ አድርግ። የጽሑፉ ምንጭ የላቁ እይታዎች

አዎ ከያኔው እንዳለሽ ከበቂ በላይ የተዋፍሽ ጸዳለ ደማቅ ልዩ ነሽ የሚስተካከል የሌለሽ ከፍጥረታት ተራ በተሰለፊ ሁሉንም ቀድመሽ የምትታልፊ አገር ዓለሙን ያስናቅሽ የቆንጆ ቆንጆ ልዩ ነሽ ዓለም እንዲህ ጸንታ የቆመችው ህይወት ጠንካራ ምርኩዝ ያገኘችው ህዋን ባንቺ ነው ደግፈሽ ዘሻቸው የማልቀውን ፍቅርሽን መገበሻቸው የጨለመውን አብርተሽ የጠወለገውን ዓለም ልመሽ ያዘነውን አጽንተሽ የደፈረሰውን አጥርተሽ የደበዘዘውን አፍክተሽ የበረደውን አሞቀሽ ያዳምን ስሜት የምትቃኘው በተሰማራበት በስኬት የምታስጉጁ አንቺ ነሽ ህዋን ምስጋና ይቸርሽ ተነግሮ የማያልቅ እልፍ ነውና ስራሽ ትፈልጊ እናት እህት ሚስት ሆነሽ እንደዋልታ ማገር ደግፈሽ የእጆችሽን ስራ ፍትፍትሽን እያጎረሽ የልብሽን መዋ ፍቅርሽን እየመገብሽ በመውደድሽ እጽ ውስጥን እየፈወሽ የአዳምን ህይወት ያጸናሽ ከፍጥረታት ሁሉ ድንቅ የሆንሽ ከልዩም ልዩ ልዩ ነሽ ጊዜ ጊዜን እየዘለለው ዘመን ዘመንን እየሻረው ዓለም ልዩ በሆነ ስልጣኔ ብትመጥቅም ከጨረቃ ከማርስ ከጁፒተር ቢታረፍም ሌላ የመኖሪያ ፕላኔት ቢፈጠርም መቻል አንቺ ህይወት ልትጸና ከሌለሽ በምድር ሁሉም ነውና መና እናም ህዋን ኑሪ ለዘላለም በሁሉም ተከብረሽ በሰላም በጤና በደስታ ክፉ ነገር ሳይነካሽ ልዩነሽና ለህይወት ቅመም ይሆንሽ ልዩነሽና ለህይወት ቅመም ይሆንሽ

የተከበራችሁ አድማጮቻችን ለዛሬ ብለን ያዘጋጀነው የመዝናኛ ፕሮግራም ይህን ይመስላል። ላዳመጣችሁና ከኛ ጋር ቆይታ ስላደረጋችሁ ከፍ ያለ ምስጋና እናቀርባለን። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። የዛሬውን ፕሮግራም አዘጋጅቼ አቀረብኩላችሁ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ዘንብት በማለት በጀመርነው ዜማ እንሰናበታለን። ሰናይ ጊዜ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተልን ተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ለተሰንበት ይሁንላችሁ ይላል ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብለን ዘመን አቆጣጥር የዮም ሻባት ቤት በኢሉል ሄይታፍሽን ፔቫብ ለአውሮፓ ዘመን አቆጣጥር ኦገስት 15 2026 እንደ ኢትዮጵያ ደግሞ ነሐሴ 9 2018 ነው። የስቴዲዮ የቴክኒክ ባለሙያችን አላን አይዶኖቭ ስቴዲዮ ተረኛቸው ባይ ነኝ። ለተለመደው ስርጭታችን እስከ ቀኑ 7:00 ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔ እስልኩይትም ሳምንታዊ ፕሮግራም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። አሁን ወደ ዜናው ስደቻችኋለሁ። በቅድሚያም አርስተ ዜና። በሊኩድ ፓርቲ ውስጣዊ ምርጫ አነጋጋሪ መሆኑ እንደቀጠለ ነው። ጥቅምት 7 2023 ክስተት አጣሪ ኮሚቴ አለመጣራቱ አለመቋቋሙ ያሳዝነኛል አሉ። መከላከያ በደቡብ ሊባኖስ የሚወስደውን ጥቃት እንደቀጠለ ነው። በይሁዳና በሰማርያ ያለው አምባጓሮ ማብረድ አልተሻለም። በኢራንና በአሜሪካ መካከል ያለው ክስተት አሁንም እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በሊኩድ ውስጣዊ ፓርቲ በሊኩድ ፓርቲ ውስጥ የሚደረገው ውስጣዊ ምርጫ አነጋጋሪነቱ አሁንም እንደቀጠለ ነው። አንድ ፓርቲው አባል ኤሊ ዳላል እንደተናገሩት የጠቅላይ ሚኒስትሩ አካሄድ ሁሉም የፓርቲ አባላቶች በበጎ አልተቀበሉትም ብለዋል። አዎ ያለው ሁኔታ ባያስደስተንም ነገር ግን ጥሩ አቋምና ጥሩ በህዝብ ዘንድ ተቀባይነት ያላቸው አዳዲስ ተመራጮችን እጩ ተወዳዳሪዎችን ዘንድ መቅረብ አለብን ተናግረዋል። ይህንም በማለትም የተናገሩት ለሮኔን ፓላክ ጋር በነበራቸው ቃለ ምልልስ ነው። የበዚህ እንዳለ የቀድሞው የሊኩድ ፓርቲ እንዲሁም ሚኒስትር የነበሩት የሜር ሽትሪት ሚኒስተር የቀድሞው ሚኒስተር ሜር ሽትሪት እንደተናገሩትም የሊኩድ ፓርቲ በአሁኑ ሰዓት እንደ ቀድሞው አይደለም። አሁን የሚካሄደው ውስጣዊ ምርጫም እንደ ድሮ አይደለም። ሁሉም በእኩልነት ገብተው መመረጥ አለባቸው፣ መወዳደር አለባቸው። በተለይ ጠቅላይ ሚኒስትሩ አሁን ያመጧቸውን ተጨማሪ ሰዎች ሳቸው የሚያስቀምጧቸው ይህ ከሊኩድ ፓርቲ ውጭ የሚሆን ድርጊት ነው በማለት የጠቅላይ ሚኒስትር ቢናሚን ናታንያሁን አካሄድ ነቅፈዋል። ጥቅምት 7 2023 ክስተት አጣሪ ኮሚቴ አለመቋቋሙ ያሳዘነኛል ሲሉ አንድ በጥቅምት 7 ልጃቸውን ያጡ ሰው ተናገሩ። እንዴት ተጠልፈው ልጃቸው ተጠልፎ ተወስዶ በአዛ ከተከደለ ከሁለት ዓመት በኋላ አስከሬኑ የተመለሰው አባት ሲናገሩ እስካሁን ድረስ አጣሪ ኮሚቴ አለመቋቋሙ ትልቅ ህፍረት ነው ያሳፍረኛል ብለዋል። ከጠቅላይ ሚኒስትር ቢናሚን ናታንያሁ እኔ ምንም የምጠብቀው ነገር የለኝም አልጠበቅኩም። በተደጋጋሚ ሁኔታ አሳቸውን አግኝቼ ተነጋግረን ነበር። ነገር ግን አጣሪ ኮሚቴ ለማቋቋም የሚጠቀሙበት ዘዴ ትክክል አይደለም ሲሉ ነቅፈዋል። በህዝቤም በጣም አፍሬያለሁ፣ ምክንያቱም ሁሉም በአንድ ድምፅ አጣሪ ኮሚቴ እንዲቋቋም ያሰሙት ድምፅ የለም ብለዋል። ይህም በተለይ ገዢው መንግስት በከፍተኛ ደረጃ በከፍተኛው ፍርድ ቤት ላይ የሚያካሄደው ፕሮፖጋንዳ የዚህ ውጤት ሆኗል። መንግስት ለዚህም አላማው ተሳክቶለታል በማለት የአጣሪ ኮሚቴ አለመቋቋሙን አፍዝራን ነው ሲሉ ተናግረዋል። መከላከያ በደቡብ ሊባኖስ የሚያስደርገውን ማጥቃት እንደቀጠለ ነው። መከላከያ በደቡብ ሊባኖስ ሂዝቡላ የሚጠቀምበትን መሰረተ ልማት ዛሬ ሌሊት አጥቅቷል። ቃል አቀባያችን ካርሜላ መናሴ እንዳደረሰችንም ናቢያትና አንሳር የተሰኙ በደቡብ ሊባኖስ የሚኖሩ ሁለት ቦታዎች መከላከያ ጥቃት አድርሷል። ይህም ያደረሰበት ሂዝቡላ በእነዚህ ቦታ በመሆን በደቡብ ሊባኖስ ውስጥ ያሉ መከላከያ ሰራዊታችን ላይ ጥቃት ለማድረስ ለሞከረን ብለዋል። የሊባኖስ ጠቅላይ ሚኒስትር እንደተናገሩትም መከላከያ ሰራዊት የሚወስደው እርምጃ ተገቢ አይደለም፣ ተቀባይነት የለውም። በሁለቱ ሀገሮች ሰላም ለመድረስ የሚያደርጉትን ድርድር እንቅፋት ይሆነዋል። እስራኤል ከእንደዚህ አይነት ድርጊት ስራ መቆጠብ አለባት ሲሉ ነቅፈዋል። በይሁዳና በሰማርያ ያለው አምባጓሮ ማረጋጋት አልተቻለም ተባለ። በተለይ ሰሞኑን በእነዚህ አካባቢዎች የሚደረጉ ክስተቶች ሰላም እየደፈረሰ መጥቷል ብለዋልኝ። በአካባቢው ኗሪና በአካባቢው ከሚኖሩ ሰፈርተኞችና በአረብ ማህበረሰቦች ግጭቱ በቀን በቀን እየተባባሰ መጥቷል ብለዋል። አንድ የቀድሞ ተጠባባቂ ጄኔራል ጊዮራ እንደተናገሩትም መከላከያ ይህን ነገር ከማስቆም ወደ ኋላ ብሏል፣ መቋቋም አልቻለም ብሏል። ምክንያቱም አንዳንድ ፖለቲከኞች በተለይ ሚኒስትር በጻለል ስሞትሪችና ሚኒስትር ቤን ጊቢር መከላከያ ሰራዊት ስራውን እንዳያካሂድ እንቅፋቱ ነው፣ በመንግስት እንቅፋቱ ነው ተገኝተዋል፣ ለዚህም መስራት አቅቶታል ሲሉ ወቅሰዋል። በኢራንና በአሜሪካ መካከል ያለው ክስተት አሁንም እንደቀጠለ ሲሆን አሜሪካ ስትራቴጂዋን በመቀየር አሁን ኢራን ላይ በተለይ በኢኮኖሚዋን ለማዳከም የበለጠ ለመስራት ቆርጣ ተነስታለች ብለዋል። ይህም የተናገሩተኝ አንድ ለነጩ ቤተ መንግስት ቅርብ የሆኑ ግለሰብ ናቸው። በተባበሩት አረብ ኤምሬት እየታተመ በሚወጣው አሪም ኒውስ በተሰኘ ጋዜጣ ላይ እንደተናገሩትም አሜሪካ በተለይ የአረብ ባህር የኢራንን የባህር ወደብ ላይ ጫና በመፍጠር እንዲሁም በኢኮኖሚው ላይ ከፍተኛ ጫና ለማድረስ ውጥረት ለማድረስና በተመጣጠነም በወታደራዊ ኃይል በመጠቀም ኢራን ነጭ ባንዲራ እንድታነሳ ማስገደድ ነው ሲሉ መናገራቸው ተደምጧል። በሎስ አንጀለስ የእስራኤል ኮንስሉ ነው ሲያገለግሉ የነበሩት ያኪ ዳያን እንደተናገሩትም የአሜሪካና የእስራኤል ፍላጎት ከቀን ወደ ቀን ክፍተቱ እየሰፋ መጥቷል ሲሉ ተናገሩ። በተለይ አሁን እንደምናየው በኢራን ላይ በተደረገው ጦርነት በመጀመሪያው ጦርነቱ ሲሄዱ የነበራቸው አላማና አሁን ግን ሁለቱም በየቅሉ እየሆኑ መጥቷል ብለዋል። በተለይ እስራኤል በአሁኑ ሰዓት የምትፈልገው ኢራን የኒውክሌር ቦምብ ባለቤት እንዳትሆንና ረጅም ተምዘግዛጊ ርቀት የሚሄዱት ሚሳኤሎችን ለማምከን በምትፈልገው ሁኔታ ነው። አሜሪካ በበኩሏ ደግሞ ከሊባኖስ ከሶሪያና በአዛ ያለውን ክስተት ወደፊት ወደ ሁለተኛው ዙር በመሸጋገር ሁኔታውን ለማረጋጋት ፍላጎቷ ነው ብለዋል። የሁለቱም ፍላጎት በየቅሉ በሆነበት ሰዓት በምን አይነት መንገድ እስራኤል መቀጠል እንዳለባት እጅግ አጣብቂኝ ቦታ ገብታለች ሲሉ ተናግረዋል። በመጨረሻም የአየር ጸባይ ሁኔታ፣ የውጭ ጸባይ ሁኔታ በሙቀቱ እስከ ቀኑ ድረስ ይቀጥላል። በተለይ በአንዳንድ ቦታዎች በተለይ በምስራቃዊ የሀገሪቱ ክፍል ዝናብ አልፎ አልፎ ሊጥልች ይሆናል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌም 31 ዲግሪ ሴንቲግሬድ፣ ቴላቪቭ እና ሃይፋ አካባቢዋ 32 ዲግሪ ሴንቲግሬድ፣ ቢርሸባና አካባቢዋ 35፣ ኢላት እና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና ይስካውኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መልካም ለተሰንበት ይሁንላችሁ በማለት በተለይ ቀደም ሲል በዜና እንደገለጽኩት በደቡብ ሊባኖስ እስራኤል ያደረገችውን ጥቃት በማስከተል የሊባኖስ ጠቅላይ ሚኒስትር ነዋፍ ሰሊም በክፉ ሁኔታ እስራኤልን እየጠቀሱ ይገኛሉ። በተለይ በመገናኛ መረባቸው ላይ እንደጻፉትም በዚህ በአሁኑ ሰዓት እስራኤል የምታደርገው ጥቃት የደቡብ ሊባኖስን ሰላም እያናጋ ነው ብለዋለኝ። ይህም በቃል አቀባያችን ሊራ ናህሮኒ ጋር ባደረሰን ዘገባ መሰለት በተለይ በኤክስ በተሰኘው መገናኛ መረብ ላይ ሳሊም የተናገሩት ምንድን ነው? በተለይ በነኝህ በሁለት ቦታዎች ላይ አንሳር በተሰኘው ቦታ መከላከያ ያደረሱት ጥቃት የተገደሉት ንጹሐን ዜጎች ናቸው። እዛ አካባቢ የሂዝቡላ መሰረታዊ ልማት የለም በማለት እስራኤልን ክፉኛ ወቅሰዋል። ይህ ደግሞ የሚያደርጉት ሂደት አንደኛ ሊባኖስን የደቡብ ሊባኖስን ሰላም እያናጉ ነው፣ ሁለተኛ ደግሞ በሁለቱ ሀገራት መካከል ልንደርስበት የምንችለውን የሰላም ውይይት ወደኋላ እንዲጎተው አድርጓል። ስለዚህ እስራኤል በተለይ በአየር ኃይሏን በመጠቀም የምታደርገውን ጥቃት ማቆም አለባት፣ ንጹሐን ዜጎች እየገደለች ነው በማለት በረሸት ገጫቸው ላይ መገናኛ መረባቸው ላይ ይህን ዘግበው አይተናል። በኢራን በምንመለስበት ሰዓት በኢራንና በአሜሪካ መካከል ያለው ድርድር እንደቀጠለ ነው ማለትም ይቻላል። ነገር ግን አሁን አሜሪካ ስትራቴጂዋን በመቀየር በተለይ ኢራን ላይ ጫና በመፍጠር በነጭ ባንዴራ ነው ያሉ ነጭ ባንዴራ እንድታውለበልብ እናደርጋታለን የሚል ሀሳብ አላቸው። በተለይ በኢራንም ኢኮኖሚዋ ላይ ጫና በመፍጠር ለማድከም ከፍተኛ ጥረት ያደረግን ነው። በተለይ በአሁኑ ሰዓት እንደገና አዳዲስ ቅዶችን እያወጣን ወደዚህ ለመግባት ተዘጋጅተናል ብለዋል። ማዕቀቡን እስካሁን ድረስ ከነበረውን በመጨመር ማዕቀቡንም ለመጨመር እየተጠቀሙበት ይገኛል። መጠነኛ ወታደራዊ አካሄድ በማለት ሄዷል። የተባበሩት አረብ ኤምሬትስ ይህን ዘገባ ካመጣ በኋላስ ምናልባት የአካባቢውን ፋርስ ባለሰላጤ ሀገራትንም ጨምሮ ጫና ለመፍጠር ጥረት እያደረጉ ይሆናል በማለትም ጭምሮ የጠቀሰው ሁኔታ አለ። ሁለት እስራኤላውያን ትዚሏችኋል አይደለም? ባለፈው ሳምንት መዳረሻቸው ጠፋ ተብሎ በተለይ በቪና በኦስትሪያ እየተፈለጉ የነበሩትኝ በተለይ ለሀብ 433 የተሰኘው በደረሰበት ምርመራ እነኚህ ሁለት ግለሰቦች ራሳቸውን በመደበቅ በሽሽት ላይ እንዳሉ የተነገረበት ሁኔታ እንዳለ ይገኛል። በተለይ ይህን ከአገር ለቀው ከመውጣታቸው በፊት በመከላከያ መረጃ ክፍልን በመደገፍ በየትኛው ሀገር ውስጥ ነው በተለይ ደቡብ አሜሪካ ውስጥ እስራኤል ጋር ግንኙነት የሌላት የዲፕሎማት ግንኙነት የሌላት ሀገር ማነች በማለት በመጥቀስ የተናገሩበትኝ የመኮሩበት ሁኔታ አለ። ያ ማለት እንግዲህ በተለይ አሁን ከሄዱበትኝ ቦታ አስቀድመው ከመጥፋታቸው በፊትም አጭር ፊልም ራሳቸውን ቀርጸው ከቪና ሆነው ላኩት። ለቤተሰቦቻቸው በላኩት ምክንያት የተደረሰበት ነው። ከእንግዲህ ከቪናም ባቡር ተሳፍረው ወደ ጀርመን እንደሄዱ ከጀርመን እንደገና ተሳፍረው በአውሮፕላን ማለት ነው ወደ ደቡብ አሜሪካ እንደሄዱና በአንድ አውቶቡስ ውስጥ በተለይ አርጀንቲና ውስጥ በአውቶቡስ ውስጥ እንደተያዙ እንደተገኙና በአካባቢ ፖሊስ በመደገፍ እስራኤልን ለቀው መውጣት እንደፈለጉ እየጠፉ እንደሆን በተለይ ደግሞ በተደረገላቸው ምርመራ እኛ አገር ለቀን ይሄድን የእዳ የገንዘብ ዳስ ላለብን ነው በቤተሰብ ማለት የተናገሩት ሁኔታ አለ። ነገር ግን ቤተሰባቸው በሚፈተሽበት ሰዓት ምንም አይነት እዳ የለባቸውም። ለጊዜው ያው የአካባቢው ፖሊስ ወይም የሀገሪቱ የአርጀንቲና ፖሊስ ምርመራ ካደረገላቸው በኋላ ሊለቃቸው ችሏል። እንዳሁን ከሆነ እስካሁን ደስ ምንም አይነት የሰሩት ወንጀል እንደሌለ የአካባቢው ፖሊስም አሳውቋል። ወደፊት የሚታወቅ ነገር ሊኖር ይችላል። ክብራትና ክብራን አድማጮቻችን በድጋሚ መልካም ለተሰንበት ይሁንላችሁ እያል ስርጭታችን ይቀጥላል። ከአፍታ ቆይታ በኋላ እንመለሳለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም ለተሰንበት ይሁንላችሁ። ያን አሁን ወደ ስልክ ውይይት እንሄዳለን። መስመር ላይም ጋዜጠኛ ፋሲል ለገሰ ይኖራል። ፋሲልን ታውቁታላችሁ፣ ታስተውሱታላችሁ ይሄ እንግዲህ እገምታለሁ አይደል? ፋሲል ያውቀዋል አይደል? እንደምን አልክ?
1: እንደማስቡ ማን ይገባል? እነት ነው።
0: አመሰግናለሁ ፋሲል። ደህና ነህ? መልካም ለተሰንበት ይሁን። ሸባት ሻሎም።
1: ሰላም። መልካም ሳምንት። ከዛሬ ጀምረን ነው መልካም ሳምንት ማለት ያለብን።
0: ያው እንግዲህ ገና ነው። አሁን እኮ ሳምንት ሳምንቱን እያገበ ገና ነው። ግማሽ ቀን እኮ ነው አይደል?
1: እኮ ስለዚህ መልካም ሳምንት ማለት እንችላለን።
0: ማታ ቢሆን አይሻልም?
1: እሺ እንዳልከው።
0: ጥሩ ፋሲል፣ በተለይ በአሁኑ ሰዓት ሀገራችን ወደ ምርጫ የሄደችን የፖለቲካ ሁኔታ ውጣ ውረዱ፣ በተለይ ደግሞ አሁን በሊኩድ ፓርቲ ውስጥ በውስጣዊ ምርጫ በሚካሄደው አንዳንድ የቀድሞው የፓርቲው አባል የነበሩት የሚናገሩት ንግግር አለ። ምናልባት ተመልክተው ከሆነ የቀድሞው ሕግና ፍትህ ሚኒስቴር የነበሩትኝ ሜር ሽትሪት የጠቅላይ ሚኒስትሩን አካሄድ ነቅፈዋል። እንዴት ታይዋለህ አንተ ይህን?
1: አይቸው ሜር ሽትሪት የመጀመሪያ ጊዜያቸው አይደለም። ሜር ሽትሪት የሊኩድ ፓርቲ አባል በነበሩበት ወቅት በፓርቲ ውስጥ የግራ ክንፍን እምነት ከሚከተሉት አንዱ ነበሩ። እርግጥ በአንድ ወቅት የጠቅላይ ሚኒስትር ቢንያሚን ነታንያሁ በጣም ወዳጅ ነበሩ። እንዳውም አብረውም በገንዘብ ሚኒስትር ጽህፈት ቤት ውስጥ ሰርተዋል። ያም ሆነ ይህ ሜር ሽትሪት በአሁኑ ወቅት ደጋግሞ እንደሚያሰሙት ከሆነ የግራ አክራሪ እምነት የሚያንጸባርቁ ናቸው። ስለዚህ እንዳው ሊኩድ ቢያጠፋም እንኳን ቢሳሳትም እንኳን እንደ ቀኝ ክንፍ ሆነው መተቸት አይችሉም። ምክንያቱም አመለካከታቸው የተለየ ነው። ከሊኩድ ፓርቲ ጋር ከተለያዩ ወደ እንደ መስለኝ ቁር ከሀያ ዓመት በላይ ሆኗል። በግምት እንዳውም ከሀያ ዓመት አሁን ፕላስ ሚኒስ እና ስለዚህ ሜር ሽትሪት እንደ ሊኩድ ፓርቲ ወቅታዊ ተች ሆኖ መቀረብ የማይችል ግለሰብ ናቸው። በፊትም የቀዲማ ፓርቲ አባል ነበሩ። ከሊኩድ ፓርቲ ከወጡ በኋላ በኋላም ከሲፒ ሊቭኒ ጋር ይተባበሩ ነበር። ያም ሆነ ይህ ሜር ሽትሪት የሚታወቁበት አንዱ ትልቁ ነገር የመጀመሪያው ወጣት ከንቲባ እሳቸውና ጥቂት ሁለት ሶስት ግለሰቦች በሊኩድ ፓርቲ ውስጥ የመጀመሪያው እድሜያቸው ከሰላሳ ዓመት በታች የሆነ ወጣት ከንቲባዎች ሆኖ ለመመረጥ መቻላቸው ነው።
0: በቅረት መላፊ መሰለኝ አይደል?
1: ሎሎ ያብኔ
0: ይቅርታ፣ በያብኔ
1: እሳቸው ትክክለኛ ነው። በክሪያት መላፊ ለምሳሌ ሞሸ ከጻፍ እሳቸውም ወጣት ነበሩ እና የሊኩድ ፓርቲን በተለይም ከሰሜን አፍሪካ ከመካከለኛው ምስራቅ ከመጡት ይሁዳውያን ቤተሰብ የተወለዱ ስለሆኑ የመጀመሪያዎቹ ናቸው። እንደ አማርኛችን ብንወስደው አብዮት ያካሄዱት ማለት እነዚህ ከዛ አካባቢ የመጡ ግለሰቦች ወይም ልጆች ከፍተኛ ቦታ ላይ ሲደርሱ፣ ስለዚህ አሁን ሜር ሽትሪት ተነስተው የግራ አክራሪነትን ማንጸባረቃቸው እና መመልከታቸው ለሁላችንም አዲስ አይደለም። ብዙዎቹም እውነቴን ነው የምልህ አይሰማቸውም።
0: ግን እዚህ ላይ ፋሲል፣ አንድ ግለሰብ ከአንድ ፓርቲ ቆይቶ በተለያዩ ምክንያቶች ከፓርቲው ሊሰናበት ይችላል። እንደው በራሱም ሊሆን ይችላል፣ ወይም ደግሞም ሊባረርም ይችላል። በኋላ ግን የሚሰጡት አስተያየት የሚሰጡተኛ አመለካከት ምን ያህል በህዝብ ዘንድ ተደማጭነት ሊኖር ይችላል? በተለይ አሁን የምናያቸው እንደ ዳን መሪዶር ታስታውሳቸዋለህ፣ የሚናገሩትን በፓርቲውን በተመለከተ ትምህርት ሚኒስትር የነበሩት ደግሞ ማናቸው? ሊሞር ሊብናት የሚናገሩት ነገር አለ። በእውነት እንዴ ያ አይነት አመለካከት በፊትም ጀምሮ ነበረ ወይ? ይህ አመለካከት
1: የሜር ሽትሪት አመለካከት እንደሚመስለኝ ከሆነ እምነት የመለወጥ ጉዳይ ነው። የዳን መሪዶር አመለካከት እንደሚመስለኝ ከሆነ እምነት የመለወጥ ጉዳይ ነው። የሊሞር ሊግናት ግራ የሚያጋባ ነው። እንዳው ስልጣኑ አለመቀበላቸው፣ ፓርቲው ለቀው ከወጡ በኋላ የተመሳሰሉ ትልቅ ቦታ አለመድረሳቸው፣ እነዚህ ሁኔታዎች ሌላ አስተያየት ውስጥ እንገባ ያደርገናለን እንጂ ለምሳሌ ዳን መሪዶር እና ሜር ሽትሪትን ብንወስድ እነሱ አመለካከታቸውን ቀይረዋል፣ መብታቸው ነው። ሊሞር ሊባስ በፍጹም ግራ የሚያጋባ ሁኔታ ነው። በእውነት እኔም ስለማውቃቸው በጣም አድርጌ ነው የማውቃቸው፣ ስለማውቃቸው በጣም ገርሞኛል። እርግጥ በአካባቢያቸው የግራ አክራሪ እምነት የሚከተሉ ጓደኞችም እንደነበሯቸው አውቃለሁ። ነገር ግን በጣም የሚገርም ነው። ምክንያቱም ቤተሰባቸው ሁሉ በኤጽል ተዋጊ ነበረ። እርግጥ ዳምሬ ዶርም ያው ነው። ነገር ግን ፍጹም የሚያስገርም ሊሞር ልናት የሌሎች እንኳን ይገርማል።
0: የአሁንስ ወደ ምርጫው እንምጣና የውስጣዊ ምርጫ የኢኮኖሚስታዊ ምርጫ የሚካሄደው በተለይ አሁን ብዛት ያላቸው ሚኒስተሮች ወይም አሁን በፓርላማ የሚያገለግሉት ቀጣይ ላይ የመግባት እድል አይኖራቸውም። ያ የሚሆነው በእውነት ጠቅላይ ሚኒስተሩ በወሰዱት እርምጃ ነው ወይስ የነሱ አካሄዳቸውም ስራቸውም ከወዲሁ ያውቁታል ማለት ነው?
1: ሁለቱንም ልትወስድ ትችላለህ። አይቸው ጠቅላይ ሚኒስትሩም የወሰዱት እርምጃ የመመረጥ እድላቸውን አጥብቦባቸዋል። ይሄ የታወቀ ነው። ከዛ በተጨማሪ ደግሞ

0: አንድ ሰው በዚህ አይነት ምርጫ መመረጥ የመረመረ ነው። ስለዚህ የተለያዩ ጥሪቶችንም ለማየት እንችላለን እና ስለዚህ የፊታችን ሰኞ ብዙ እንባዎችንም እናያለን፣
1: ሳቆችንም እናያለን፣
0: ሳቆችንና ደስታዎችንም እናያለን።
1: ተቀላላስ ወደ ምርጫው ስንመጣውን በተቀላላ ምርጫው ያሆኑ የሚካሄደው እንቅስቃሴውን ስታየው እንደው ካሁኑ ምን መስሎ ይታያል? በተለይ ገና ካሁኑ በተለይ ያሽር ፓርቲ ያቋቋሙት አይዘን ኮት የግል ጠባቂ ሁሉ እንዲደረግላቸው የተባለውን ሁኔታ አለ። ለምን
0: ባንድ በኩል ይማ ደንብ ነው እንግዲህ
1: አንደኛ ኦኬ የጦር መኮንን ስለነበሩ ታማጆር ስለነበሩ ነው ወይስ አሁን ባለው ፖለቲካ አቋማቸው?
0: ሁለቱም ይሁን ተቀናቃኝ የፖለቲካ ፓርቲ መሪ ሆኖ ከተገኙ አሁን እንደሚያመለከተው ሰው ከሆነ ግራግፍን በተቀናቃኝ እነት የሚመሩት ሳቸው ናቸው። ስለዚህ ደንብ ነው የታወቀ ነገር ነው። ምክንያቱም አንድ ቀን ምክንያቱም በዛ በመርጫ ቆሙ ምናልባት ሊሆን ይችላል ጠቅላይ ሚኒስትር ሆኖ ሊመረጡ ይችላል።
1: ኦኬ
0: ስለዚህ አስቀድሞ ጥንቃቄ ማድረጉ የተለመደ ነው። እኛ ጋር ብቻ አይደለም ይሄ ነገር ያለው በአሜሪካም አለ በሌሎችም ያለም ክፍሎችም አለ።
1: አዎ እዚህ ላይ ግን
0: አሁን ወቅት ሁላችንም እንደምናውቀው ጥበቃ የሚደረግላቸው በተቀናቃኝነት የአየር ላፒድ ናቸው። በአሁኑ ወቅት የአየር ላፒድ ጥበቃ ይካሄድላቸዋል። የሀገሪቱ እንደ አርማ ሆኖ ስለሚቆጠሩ ተቀናቃኝ ፓርቲ መርት አለው ሁሉ ነገር መሪ ማለት። ስለዚህ የአየር ላፒድ ናቸው። ሁላችን እንደምናውቀው የአየር ላፒድ ከናፍታሊ ቤኔት ጋር ተጣምረው በአሁኑ ወቅት በግምታዊ ጥናት የሚያገኙትን ውጤት ሁላችን እናውቃለን።
1: የአሁኑ ምርጫ የበለጠ እንዴት ነው አምባጓሮ የሚበዛበት ምርጫ ገና ካሁኑ ብዙ ሽኩቻ ያለበት መስሎ አይታይም? ከወደፊቱ ከባለፉት ጋር ስናስተያያቸው
0: ይመስላል አይቶ ተከክልና ምክንያቱም ያሳለፍናቸው ብዙ ነገሮች አሉ።
1: አንድ የጥቅምት ሰባት ተጽዕኖ ነው ወይ?
0: ከጥቅምት ሰባት በፊት እጉን ለማሻሻል ህጎች ለማሻሻል ከፍተኛው ፍርድ ቤት ለማሻሻል በቀረቡት ሀሳቦች ምክንያት ከፍተኛ አለመግባባት በህብረተሰቡ ዘንድ እንደተፈጠረም ይታወስ ነው። ግራ ክንፎች ከፍተኛ ሰላማዊ ሰልፎች እንዳደረጉ፣ መንገዶችን እንደዘጉ፣ ብዙ ነገሮች እንዳደረጉም ይታወቅ ነው። ስለዚህ ከዛ በኋላ ደግሞ ጥቅምት ሰባት መጥቷል። ከዛ በኋላ ደግሞ ሶስት አመት ጦርነት እያካሄድን ነው። አሁን ሶስት አመት እንደዚህ ሁሉ ነገሮች ሲተረጋገሙ እንግዲህ እንደውም ጥቅምት ሰባት በነገራችን ላይ አይቸው አረጋግቶታል የሚል አመለካከት ነበር ማለት ነው
1: መጀመሪያ አካባቢ።
0: አዎ መጀመሪያ አመለካከት ነው። ይህም ሁኔታ ይቀጥላል የሚል አመለካከት ነበር፣ ግን እንደምናየው አልቀጠለም።
1: እንደው ለመጨረሻ የምጠይቅ የመጨረሻ ጥያቄ የሚሆነው ክብር፣ ይሄ አንዱን ደግፎ የመሄድ እያየን አይደለም? በተለይ በምርጫው ዙሪያ እኔን ብለው በሚወዳደሩ ዙሪያ የሆነ የመረካከስ ቃላት የሆነ የሚሰናዛዘሩት ቃላት የማይመጥን ነው። አንደኛው አንደኛውን ተነስቶ እንደው አንድ በየትኛው ፓርቲ ነው አንድ ወጣት ልጅ ዮናታን ነው ማን ነው የሚባል እንትን ብሎ በቃ
0: የናፍታሊ ቤኔት
1: ወደ ናፍታሊ አናኽኑ ኪሉ ጽርሂም ላይ ፎቶ ምናምን እያለ የሚናገረው ነገር አለ እንዴ? እንደዚህ አይነት አባባሎች እንደው ይበጁናል ወይ? ወደ ታች የወረደ የመጣ በማህበረሰቡ ዘንድ ያለውን ቅሬታ መራራቅ ያሰፋው አይመጣም ወይ?
0: አንደኛ እሱ ብቻ አይደለም። በተለይም በዚህ ጉዳይ ባለሙያ ሆኖ የተገኙት የዲሞክራት ሰኞው ግራ አክራሪ ፓርቲ አባላት ናቸው። እያንዳንዱ አባል በየጊዜው በትዊተርም ሆነ በሌላ መንገድ በሚያወጣው መግለጫ ስድቦችን፣ ወቀሳዎችን እስካሁን ድረስ የማይሰሙ ቃላትን እየበላይ አድርጎ እያቀረበ ነው። ስለዚህ የአሁኑ ምርጫ ከሌሎች ምርጫዎች ጋር ስናመዛዝነው ከረር ያለ መስሎ ይታያል። እንደምትለው ሁሉ ትክክልነት አግባብ ያልሆኑ ቃላትን፣ አግባብ ያልሆኑ አመለካከቶችን የሚነሱበት ምርጫ ነው። ስለዚህም አስቀድሞ ይገርማል፣ አስቀድሞ ከፍተኛ ዝግጅት እየተደረገ ነው። ባለፈው ጊዜ እንደምታስታውሰው ከሆነ ከጥቂት ሳምንታት በፊት ፕሬዚደንት ይስሐቅ ሄርጾግ በቤተ መንግስታቸው የምርጫ ቦርዱን ሊቀመንበር ምክትል

0: ፕሬዚደንት የሆኑ የከፍተኛው ፍርድ ቤት ሶልበርግ፣ እንዲሁም የሀገር ውስጥ የህዝብ ደህንነት የመረጃ ድርጅት አዛዥ ዚኒን ሰብስበው ሁኔታዎችን በሚገባ መከታተል አለብን በሚል ውሳኔ ላይ መድረሳቸውን የታወቀ ነው። ማለትም የሚመለከታቸው ክፍሎች ይህን ሁኔታ በሚገባ ያውቁታል። ስለዚህ በተቻለ መጠን የጸጥታ አስከባሪ ኃይሎች በተለይም ፖሊስ ሁኔታዎችን ተከታትሎ ያረግባል የሚል አመለካከት አለ። ግን አንተ ትክክል ነህ፣ የአሁኑ ሁኔታ የአሁኑ ምርጫ ማለትም የሚቀጥለው ሰኞ ማለት አይደለም፣ አንተም ማለት አይደለም፣ ጥቅምት የሚካሄደው ምርጫ ነው፣ ብዙ ጣጣዎችን ሊያመጣ ይችላል የሚል ግምት አለ። በሰላም እንደሚያልፍ የሁላችን እምነት ነው።
1: እናመሰግናለን ፋሲል፣ እግዜር ይስጥልን። በሰላም እንዲያልፍ የሁላችንም እምነት ነው። እግዜር ይስጥልን፣ በጣም እናመሰግናለን።
0: መልካም ስለጋበዝከኝ።
1: አመሰግናለሁ ፋሲል። እሺ።

0: ጤና ይስጥልን ክብራትና ክብራን የምደምዝናኛ ፕሮግራም ተከታታዮቻችን እንደምሰነበታችሁ እነሆ ሳምንታዊ የምዝናኛ ዝግጅታችን ማቅረብ ጀመርን ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን በድካምህ አትዘናጋም ሰውነት ደካማ ነው የሆነ ጊዜ ኃይሉን ያጣል የቀደመ ተነሳሽነቱ ይመክናል እንደ በፊቱ መነቃቃትና ጠንክሮ መስራት ይሳነዋል ይሄ ተፈጥሮ ነውና ምንም ብታደርግ ልትቀይረው አትችልም ነገር ግን መቀየር የምትችለው አንድ ነገር ይኖራል እርሱም በሁነቱ መዘናጋት ማቆም ነው ለድካምህ ጃትስት በድብርት አትሸበር በዝለት ውስጥህን አታውክ ምርጫው ያንተ ነው ማንም የማይደክም የለም ድካሙን ውጦ ዝለቱን ችሎ ድብርቱን ጥሎ የሚያልፍ ግን በጣም ጥቂት ነው ወደ ኋላ መመለስ ራስን ማደስ ስሜትን ማስተካከል የብስለት እንጂ የሞኝነት ምልክት አይደለም በደከመ ሰዓት ራስህን ጫና ውስጥ አትክተት ፋታ ውሰድ ራስህን ዳግም አንጽ እንደገናም ወደ ጀመርከው መንገድ ተመለስ ሁሌም የሚከተሉህ ነገሮች አሉ እነርሱም የሚረብሹህ ነገሮች ናቸው አያስፈልጉህም ነገር ግን እንደሚያስፈልጉህ ለተቀን ይከተሉሃል አይጠቅሙህም ነገር ግን ሁሌም እንደሚጠቅሙህ እንድታምን ያደርጉሃል በሂደት ስሜትክን ያውቁታል ተነሳሽነትክን ይገድሉታል የሐሳብ ውቅያኖስ ውስጥ ይከቱሃል ድካምና ዝለት እንዲቆጣጠሩህ ያደርጉሃል አዎ ጀግናዬ በድካምህ አትዘናጋ ለዝለትህ አትበገር ሲመጣ ዘላለም የሚደክምህ ይመስላል ስትገናኙ እንደሚቆጣጠርህ ሊያሳይህ ይጥራል በርግጥ ግን ያላንተ ፍቃድ እርሱ ምንም አቅም የለውም የሆነ ጊዜ ሊሰብርህ ይችላል ነገር ግን ሁሌም ሊሰብርህ አይችልም የሆነ ጊዜ ስሜትህ ሊያውከው ይችላል ነገር ግን ሁሌም ሊያውከው አይችልም ለቀጣዩ ከፍታህ አሁን ዝቅ ማለትክን አትፍራ ነገሮች በትላንቱ መንገድ አይቀጥሉም ማግኘት ማጣት መውደቅ መነሳት ማትረፍ መክሰር ያለና የሚኖር ነው ተሰብሮ መቅረትን በፍጹም ምርጫ አታድርግ ለውጣው ረዱ መሸነፍን መቼም ምርጫ አታድርግ ጠንካራ ሰራተኞች የሚፈልጉትን ስካገኙ ወደ ኋላ አይመለሱም ያንተ ጦርነት ከህይወት ፈተና ጋር ነው ያንተ ግብግብ ከስሜት ውጣው ረድ ጋር ነው ሳታሸነፍ የሚያቆም ጥረት አይኖርም አላማህን ሳታሳካ የሚታጠፍ ጀለም ፍርሃት ሊያስርህ ቢፈልግ አሻፈረኝ ትለዋለህ ጭንቀት አቅም ሊያሳጣህ ቢሞክር አቅምህን ታሳየዋለህ አዎ ከጫናዎች ብዛት ትወድቅ ይሆናል ነገር ግን ዳግም ትነሳለህ በድካምህ ምክንያት ስሜትህ ይረበሽ ይሆናል ነገር ግን እንደገና ወደ ትክክለኛው መንገድ ታገኘዋለህ ያንተን ምርጫ ብዙዎች አይመርጡትም ምክንያቱም ምርጫ እጅግ ከባድ ነውና በአንተ መንገድ ብዙዎች አይጓዙበትም ምክንያቱም ምቾት የለውምና ዝቅ መደረግ ብርቅህ አይደለም በሰዎች እይታ ትንሽ መምሰል አዲስህ አይደለም የግል ህይወትህ ተቆጣጣሪ አንተ ነህ ዓለም ቢያብርብህ ሰው ሁሉ በተቃራኒው ቢቆም ከእውነተኛው ማንነትህ ጋር ከተሰለፍክ ማንም ሊያንቀሳቅስህ አይችልም አቅም አለህና አቅምህን አውጥተህ ተጠቀም ችሎታው አለህና ለውጤት አብቃው እውቀቱ አለህና እርሱንም ከጊዜያዊ ሙቀት በላይ ለዘላቂው ውጤት ተጠቀመው ብዙ ሰው የማያየውን በውስጥህ መመልከት ትችላለህ ብዙዎች የተሰናከሉበት ጊዜያዊ ድካምና ድብርት አቆምህም አንተ ስትበረታ ፈተናው ጉልበት ያጣል አንተ ስራህን ስትመርጥ የናቁህ ያፍራሉ ስራህን ወጥረህ ስራ ለምርጫህ እንደምትገባ አስመስክር እንቅፋቶችህን ሁሉ ጥለህ ማለፍ እንደምትችል አሳይ ምንጭ ምርጥ ጽሑፎች በህይወት ውስጥ ደስተኛ ለመሆን የሚከተሉትን 10 ህጎች ተግብር ይለናል ቀጣዩ ጽሑፍ አንደኛ ማንንም አትጥላ ሁለተኛ በጣም አትጨነቅ ሶስተኛ ቀላል ህይወት ኑር አራተኛ ከሰዎች ብዙ አትጠብቅ አምስተኛ ከምትቀበለው በላይ ስጥ ስድስተኛ ሁል ጊዜ ፈገግ በል ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል አስረኛ ባሉህ ነገሮች ላይ አመስጋኝ ሁን በሁሉም ሰው እንድትከበር የሚያደርጉህ አምስት ነገሮች። ካልተጠራህ አቤት አትበል። ሁለተኛ፣ ሰው ሰላም ስትል ተረጋጋ። ሶስተኛ፣ ካልተነገረህ አትጠይቅ። አራተኛ፣ ከማውራት በፊት አዳምጥ። አምስተኛ፣ በማይረባ ነገር አትሳቅ። የጽሑፉ ምንጭ ምክረ አምሮ ለተሻለ ነገ። ያለ ንጽህና በተስፋ ብዕር በእምነት ክታብ በፍቅር ልቀት በጥበብ አቅራብ ብትጻፍ እንጂ በእውነት ሐሳብ ጎልታና ገዝፋ ደምቃና ረቃ ብትሳል እንጂ በህሊና ምናብ አገር እንደ ወግ አትነገርም። ልክ እንደ ተረት አትተረትም። እንደ ልብ ወለድ አትደረስም። ቢኖራት እንጂ ካንደምተዋ ከነሰም ወርቋ ዝንት ያለ ትርጉም አገር እንደ ቅኔ አትዘረፍም። ቢያጠኗት እንጂ እንዲሁ ለጥም በዘላበደ የኮኬ ስድር ስንኝ ውቃሬ ልክ እንደ ግጥም አትገጠምም። ዓለም ለዘላለም ምጽአት ቢደርስ ቢያነቧት እንጂ ባርሞተ ነፍስ በምንም ዕውቀት በቀለም ብራና ለሰው ይከብዳል ሀገርን መድረስ። እንዲህ በዋዛ በማይጠጉት በማይደፈር ግምጃ ቀጠላ በማይነካ በማይለካ ኪዳን ጠለላ ተዘግቷልና እትምትነቷ በሳት ቅጽር ታጥሮ ክልሏ ከዓለም አይደለች ወዲህ ከምድር ሰማይ ገነት ውስጥ ነው ያለ ነፍሷ በንጹህ ሐሳብ በቅድስና ካልሆነ ምሷ ሀገር በምድር ጥበብ አትደረስም ሩቅ ናት እሷ። ደራሲ ሶላ ሐላባው። ጥምር ታሪክ ጎንደር ላይ ቋራ ላይ ተጽፏል ታሪኬ። እስራኤልነቴ እንቁማንነቴ ኢትዮጵያዊ መልኬ በፋሲለደስ ግንብ አምቦበር ወለቃ በጄ ሰራሁት አለች ውርስቃ እምነት አሻራዬን ኩራቴን ጠብቃ የሰለሞን ልጅ ነኝ የጥበብ አርበኛ የማክዳ ፍጥረት ነኝ የብልሃተኛ እጄ ወርቅ ሸማኔ ግሩም ማንጠረኛ የዳዊት ኮከብ ነኝ ግሩም ታሪክ ሰሪ የድል ምልክት ነኝ ተስፋ ቃል አብሳሪ ሸገር ላይ ተጽፏል ተከትቧል ታሪኬ ጥቁር አፈርሽ ጋር በክብር ታትሟል የቀዳማ መልኬ ባለፋጣ ቁሳ በጭልጋ በደምቢያ በትግራይ ምኖሬ እዛ ማለፍ ብዬ ጎጃም ተሻግሬ ውብ ታሪክ የሰራሁ በደ ጥበብ ሙያ ማግ እያለሰለስኩ ቁጢት እየበጠስኩ በጠቢብ እጆች ሀገሬን ያለበስኩ ድንበሯን ያቆየሁ ለክብሯ ዘምቼ ብረት እያቀለጥኩ ሀገሬን ያሳረስኩ ማረሻ ሰርቼ ልበ ሙሉ ጀግና ጥምር ታሪክ ያለኝ ኩሩ ኢትዮጵያዊ እስራኤላዊ ነኝ። ገጣሚ ስመኘው ላቀው ነጠረ ከደም ለበስ የግጥም መድበሉ የተወሰደ።
1: አጀብ አጀብ አያትለ አቤት ማማ

የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ለህይወት ጠቃሚ የሆኑ ምክሮችን እናቀርባለን። ተስፋ ድራጊ መሆን ረጅም ርቀት ይዞህ ይሄዳል። በጣም አስከፊ በሆኑ ጊዜያት እንኳን ተስፋ ባለመቁረጥ ችግሮችን መጋፈጥና ለመቀየር መቁረጥ የመፍትሄ መላ እንዲመጣልን ያደርጋል። ስለዚህ ተስፋ አትቁረጥ፣ ጸለምተኛ አትሁን። ሌላው መርህ አቋም ያመንክበት ጉዳይ ይኑርህ፣ ነገር ግን ለመስተካከል ቦታ ይኑርህ። በደረስክበት ውቀት መሰረት በነገሮች ላይ አቋም ሊኖርህ ይገባል። ነገር ግን የህይወት ዘመን ሁሉ ተማሪ ከሆንክ ባንድ ወቅት ያስከው አቋም ትክክል እንዳልሆነ ስትረዳ ያመንክበትን ጉዳይ ማስተካከል ይኖርብሃል። ሌላው አዋዋልክንና ጓደኞችህን ምረጥ። አስተሳሰብክንና ድርጊትህን በገንዘብ ጎን ከሚተቹና ከሚገነቡ ሰዎች ጋር የምታደርግ ከሆነ በየጊዜው እየተሻሻልክ የምትሄድ ሰው ትሆናለህ። ባህሪና ህይወትህ እያደር የሚመስለው የጓደኞችህን ነው። ሌላው መሆን የምትፈልገውንና መስራት የምትፈልገውን በጊዜ አውቀህ ጀምር። በወጣትነት ጀምረህ መርጠህ የምትሄድበት መንገድ እያደር አንተንም እየቀረጸህ ለመሄድ በዛው የመቀጠል እድል ይጨምርልሃል። አይቻለም ለሚሉህ በቀላሉ ላትሸነፍ ትችላለህ። በእድሜህ ብዙ ሳትገፋ ስኬታማና ብዙ ተጽዕኖ አምጪ ትሆናለህ። የራስህን ራዕይ የማትገነባ ከሆነ ሌሎች ቀጥረውህ ራዕያቸውን እንድትገነባላቸው ያደርጉሃል። ከሌሎች ጎበዞች ጋር በጥምረት ስራ። ከጎበዞች ጋር በጥምረት ስትሰራ አንተ የማታውቃቸውን ነገሮች ያሳውቁሃል። አንተ ልታገኛቸው የማትችላቸውን ሰዎች እንድታገኝ እድል ይከፍቱልሃል። ይበልጥ ወደፊት ያራምዱሃል። በቅጽበት ከፍተኛ ደረጃ እደርሳለሁ አትበል። ከትምህርት ቤት እንደወጣህ ወዲያው ሀብታም፣ ባለስልጣን ወይም ስኬታማ ሆናለሁ ብለህ አትጠብቅ። ከፍተኛ ትምህርት ቢኖርህ እንኳ ስኬታማ ለመሆን ብዙ ልምድ ያስፈልግሃል። ሌላው ስለ ስህተቶችህ ሌሎችን ሳይሆን ራስህን ውቀስ፣ ተማርባቸው። ስህተቶች እንድንቆጭባቸው ሳይሆን እንድንማርባቸው ካደረግን ደግመን አንሰራቸውም። በተቀጣጠለ መንፈስና መሰጠት ስራ። መርጠህ ወይም ፈልገህ የምትሰራውን ስራ በከፍተኛ ትጋት፣ መሰጠት፣ መቀጣጠል የምታደርግ ከሆነ ስራህ አስደሳችና ቀላል ይሆንልሃል። የምትሰራው ስራ ውስጥ እነዚህ ነገሮች ከጠፉ ወይም የምትሰራው የሚሰለችህ ከሆነ የምትሰራው ነገር የውስጥ ፍላጎት ግን ማንጸባረቁ አጠራጣሪ ነው። ሌላው ምርጡ ትምህርት ቤት ኮሌጅ ሳይሆን ህይወት ነው። ምንም ያክል መጽሐፎች ብታነብ፣ ፈተናዎችን ብትወስድና ብታልፍ በህይወት ሂደት የምትማረውን ያክል ብቁ አያደርጉህም። ስራዎችና የስራ ኃላፊዎች ያስተምሩሃል፣ ያበቁሃል። ሌላው እውነተኛ ኑሮና ህይወት በቴሌቪዥን እንደምታየው አይደለም። ኑሮ ቴሌቪዥን ላይ ስታይ እንዳለው ካፌዎች ሂዶ ዘና ማለት ከመሰለ ተሳስተሃል። ስራ ሰርተህ ኑሮን ህይወትህን ለመለወጥ ተንቀሳቀስ። ሌላው ህይወት ሁሌም የቀና አይደለም። በህይወት ጉዞህ ትገጫለህ፣ ትወድቃለህ። ኑሮ ፈተና ነው፣ ጌም መሳይ ነው። ተነስተህ እስኪሳካልህ ጉዞህን ቀጥል። የጽሑፉ ምንጫችን ምክረ ትምህርት ነው። ያልደረስኩበት ሀሁ የመውደድ አቅም የፍቅር ጉልበት ለአንቺ ተሰጠና በእኔ ላይ አየሁት። ከሳቤ ሁሉ ገዘፍሽብኝና ረቂቁ ፍቅር ባንችነት ተጠና። ከመልካም ጋር ተስተካክለሽ ከሰውነት እጅግ በልጠሽ በይዋህነትሽ በደግነትሽ ምልክ በስብና ጥግ ታልፊያለሽ ከመድረክ። አንቺን ማኩረፍ ከራስ እንደ መጋጨት፣ አንቺን መርሳት ስሜን እንደ መዘንጋት፣ ከፍቅርሽ መነጠቅ ጨርሶ እንደ መውደቅ። ስረዳው ሳጤ ነው የአሁኔን ሁኔታ ፍቅር እንደሆን ገባኝ የጸጋ ስጦታ። ደራሲ ሄኖክ ክበበው።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። በፕሮግራማችን ትንሽ ትምህርት እንዳገኛችሁና በሙዚቃዎችም ዘና እንዳላችሁ ተስፋ እናደርጋለን። የዛሬውን የመዝናኛ ፕሮግራም አዘጋጅቼ አቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

የተከበራችሁ አድማጮቻችን ባልደረባይን ሰጠ እጅግ በጣም እናመሰግናለን። ሰዓታችን ተገባደደ ነው። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በቀኑ ስርጭታችን የቴክኒክ ባለሙያ ሆነ ያገለግለችን አላን አይዶ ነው ነጭም ስከና ይደረሳት። በሚሽት እስከምንገናኝ መልካም ምሽት፣ መልካም ቆይታ፣ መልካም ለተሰንበት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨውን ዝግጅት እነሆ ጀመረ።
2: ተነስተልን የተከበራችሁ አድማጮቻችን እንደምን አመሻችኋል? መልካም ለተሰንበት ይሁንልን ያን ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ዮም ሻባት ቤት በኢሉል ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር አውግስት 15 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 9 2018 ነው። የቴክኒክ ባለሙያችን ዮራይ ፒከር ስቱዲዮ ተረኛቸው ባይነን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜናና ወቅቱን የተመለከተ ዜና ትንታኔ ስልኩ ይተሚኖርናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው ስዳቻለን። በቅድሚያም እስተ ዜና በሊባኖስ 3 ወታደሮች ቆሰሉ ተባሉ። በፍልስጤም የቀይ መስቀል ማህበር አንድ ታዳጊ ልጅ ቆንገር ላይ ቆስሎ ተገኘ። የኮሎምቢያና የእስራኤል ግንኙነት ከመቼውም ጊዜ እየጠበቀ መጥቷል ተባለ። የኢራን ፕሬዝዳንት ፓዘሽኪንስ ለህንድ ፕሬዝዳንት እንኳን ደስ ያላችሁ መልእክት ላኩ። የአየሩ ጸባይ ሁኔታ በኢየሩሳሌም የዘነበው ዝናብ የጎርፍ መጥለቅለቅ አስከተለ የሚሉት ከምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በደቡብ ሊባኖስ 3 ወታደሮቻችን በሂዝቡላህ በለቀቀው ጭር ተንቀሳቃሽ አውሮፕላን በጉዳት ደረሰባቸው። ሂዝቡላህ በለቀቀው ቀላል አውሮፕላን አማካኝነት የተጠመዱ ፈንጅ በወታደሮቻችን ላይ በመፈንዳት 3 ቆስሏል። ቁስሉም በጸና ነው። በአንድ የሂዝቡላህ ዋሻ በመክበብ በዚህ ዋሻ ውስጥም ብዙ የሂዝቡላህ ወታደሮች ተደብቀው የሚገኙበትን ዋሻ ለመክበብ መከላከያ በሚያደርግበት ጥረት ነበር ይህ ራፋን ወይም ቀላል አውሮፕላን በቦታው ተከስክሶ ወድቆ ጉዳት ያደረሰው። ለሊት ላይም ራድዋን የተሰኘው ብርጌድ መሪ መከላከያ ባደረሰው ጥቃት መግደሉ ይታወቃል። መከላከያም በደቡብ ሊባኖስ ማጥቃቱን እንደቀጠለ ሲሆን የመከላከያ በደቡብ ሊባኖስ ሂዝቡላ የሚቀመጥበትን መሰረተ ልማትና ሌሎችንም ማጥቃቱን ቀጥሏል። ቀላቀባያችን ወታደር ቤት ካርሚላ ምናሴ እንዳደረሰችንም ናቢያታና አንሳር በተሰኙ ቦታዎች በደቡብ ሊባኖስ ሂዝቡላ የሚጠቀምበት መሰረታዊ ልማት ማጥቃቱን ገልጿል። የበዚህ እንዳለ የደቡብ ሊባኖስ ጠቅላይ ሚኒስትር እስራኤል የምትወስደው እርምጃ የአካባቢያችን ሰላም እየነዘነጋ ነው፣ ደቡብ ሊባኖስም ወደ ነባር ኑሯቸው እንዳይመለሱ በጥቃቱ መሰረት ተቸግረናል ሲሉ አስታውቋል። ድርጊቱ በሁለቱ ሀገራት እየተቀራረበ የመጣውን የዲፕሎማሲ ግንኙነት ያራርቀዋል ሲሉም ጨምረው ተናግረዋል። የቀይ መስቀል ማህበር በፍልስጤም እንዳስታወቀው አንድ 16 ዓመት ልጅ በሰፍ አካባቢ በሚገኙ ሰፈርተኞች ተደብድቦ መንገድ ላይ ተዘርሮ መገኘቱ ተገልጿል። እንደነሱም ገለጻም የቀይ መስቀል አምቡላንስ ልጁን አንስቶ ወደ ሕክምና በመውሰድ ላይ ያለ መከላከያው አምቡላንሱን በማዘገየት ልጁ በጊዜው ሕክምና እንዳያገኝ አድርገውናል ሲሉ አቤቱታ አቅርበዋል። የኮሎምቢያና የእስራኤል ግንኙነት ከጊዜ በኋላ የተጠናከረ መምጣቱ ተገለጸ። ኮሎምቢያ አዲስ ፕሬዝዳንት ከመረጠች ወዲህ ከእስራኤል ጋር ያላትን የዲፕሎማሲ ግንኙነት የበለጠ አጠናክራለች። አዲሱ የኮሎምቢያ ፕሬዝዳንት በቦጎታ አብላርዳ ዳ ላስፋሪያ እንዳሉትም የራማታ ጎላን የእስራኤል ግዛት ነው በማለት እውቅና በመስጠት ከአሜሪካ ቀጥሎ ሁለተኛው ሀገር ሆናለች። ከሳቸው ቀደም ብሎ የነበረው ፕሬዚዳንት በእስራኤል ላይ የጣሉትን ማዕቀብም አንስተዋል። የውጭ ጉዳይ ሚኒስትር ጊዶን ሳር እንዳስታወቁት በቅርቡ ከፕሬዚዳንቱ ጋር እንደሚገናኙና እኒህ ፕሬዚዳንት የእስራኤል ጥሩ ወዳጅ ናቸው ሲሉም ገልጸዋል። በሁለቱም ሀገራት በዲፕሎማሲ ግንኙነትን በማጠናከር በደህንነት በእርሻና በሃይቴክ በኩል ያለውን ግንኙነት የበለጠ ለማጠናከር እንፈራረማለን ሲሉ አስታውቀዋል። የኢራን ፕሬዚዳንት ፓዛሽኪን ለህንድ ፕሬዚዳንት የእንኳን ደስ አላችሁ መልእክት ላኩ። የኢራን ፕሬዚዳንት ፓዛሽካን ለህንዱ ፕሬዚዳንት ሞዲ የእንኳን አደረሳችሁ መልእክት ልከዋል። ህንድም ነጻነቷን እያከበረች ትገኛለች። የኢራን ፕሬዚዳንትም ከላኩት ደብዳቤም ኢራን የሁለቱን ሀገር ግንኙነት ለማጠናከር የሁለቱንም ጥቅም በጠበቀ ዘርፉ የሁለቱን ሀገራት ግንኙነት ፍላጎታቸውን በማሟላት ወግንኙነታቸው ለማደስ እንፈልጋለን ሻለን። ሁለቱ ሀገራት ጥሩ ታሪክና ተመሳሳይ ልዩ ቅርስ አላቸው። ይህንም ወደ ዲፕሎማሲ በመተርጎም ጥሩ ግንኙነት እንዲኖር ፍላጎታችን ነው ሲሉ በደብዳቤያቸው ጽምሮ አስተውቀዋል። በኢየሩሳሌም አካባቢ የጣለው ከባድ ዝናብ የጎርፍ መጥለቅለቅ አስከትሏል። በተለይ በኢየሩሳሌም ከተማና በማሊያ ዱሚም አካባቢም ይህ የጎርፍ መጥለቅለቅ እንደታየ ተገልጿል። የእሳትና የአደጋ መከላከያም ወደ እነዚህ ቦታዎች ሰዎች እንዳይወጡ ወመኪናም እንደመድሩስት ያሉ መኪና ቦታዎችም እንዳይገቡ ሲል ከልክሏል። በውሃ ሙላቱ ምክንያትም ወደ ምድር ውስጥ ያሉ የመኪና ማቆሚያ ቦታዎች በተለይ የጎርፍ መጥለቅለቅ ወደ ተያየባቸው ቦታዎች እንዳይንቀሳቀሱ ማግዷል። ፖሊስም በሁለቱም አቅጣጫ ያለውን በር ዘግቷል። ወደ ማላዱም የሚወስደው ሀዛይትም የተሰኘው የመኪና መንገድ ዋሻም በጎርፍ መጥለቅለቅ ምክንያት ዋሻው መዘጋቱን አስተውቋል። የኢራንና የአሜሪካ ያለው ግንኙነት እንደቀጠለ ሲሆን የአሜሪካ መንግስት ከኢራን ላይ የሚወስደውን እርምጃ በማጠናከር በተለይ በኢኮኖሚው ዘርፍ በማስጨነቅ ሌላ ተጨማሪ ጫና በመፍጠር ኢራን ነጭ ባንዲራ እንድታውለበልብ እናደርጋለን ሲሉ ተደምጠዋል። በተባበሩት አረብ ኤምሬት የታተመ የሚወጣው ኢራን ኒውስ የተሰኘው ጋዜጣ እንደዘገበው አንድ የነጩ ቤተ መንግስት ቅርብ የሆኑ ግለሰብ ይህን እቅድ አሜሪካ እንዳወጣችና በቅርቡም እቅዱን ይፋ እንደምታስታውቅ ገልጸዋል። ይህ በኢራን ላይ የኢኮኖሚ ጫና በማሳደር የወታደራዊ ቀላል ወታደራዊ ኃይልን በመጠቀም ኢራን ነጭ ባንዲራ እንድታውለበልብና ወደ ድርድሩ እንድትመለስ እናደርጋታለን ሲሉም ተደምጠዋል። በዩዳና በሰማራ ያለው አምባጓሮ እንደቀጠለ ሲሆን በተለይ ሰሞኑን በእነዚህ አካባቢያት የሚከሰቱ ክስተቶች የአካባቢውን ሰላም እየነሳ ይገኛል። በአካባቢው የሚገኙ ሰፈርተኞች ዩዲዎችና የፍልስጤማውያን በሚያደርጉት የቀን በቀን ግጭት ህይወት እያስከፈረ ብሏል። የቀድሞ ተጠባባቂ ጄኔራል ጊዮራ እንደተናገሩት መከላከያ በዚህ አካባቢ በመገኘት ክስተቱን መቋቋም አቅም የለውም፣ ምክንያቱም ፖለቲከኞች ስራውን እንዲሰራ ያደረጉት አይደለም። በተለይ ሚኒስተር በጣላል ስሞትሪች እና ሚኒስተር ቤን ጊቢር መከላከያ ሰራዊትን እጅና እግሩን አስረው እንዳይሰራ አድርገውታል ሲሉ ከሰዋል። በሎስ አንጀለስ የእስራኤል ኮንስል ሆኖ ሲያገለግሉ የነበሩት ያኪ ያዲን እንደተናገሩትም የአሜሪካና የእስራኤል ፍላጎት በተለይ በኢራን ጦርነት ከተጀመረ ወዲህ ያለው የጋራ ፍላጎታቸው እየተራራቀ መጥቷል ብለዋል። እስራኤል ከአሜሪካ ጋር በመሆን ጦርነቱን ከጀመረች በኋላ ሁለቱም ሀገራት የነበራቸው አንድ አይነት ወይም ተመሳሳይ አላማ ነበራቸው። አሁን ግን ሆድና ጀርባ እየሆኑ መጥቷል ሲሉ ተናግሯል። አሜሪካ በአሁኑ ሰዓት የምትፈልገው በሊባኖስ በሶሪያና በአዛ ያለውን ተጨባጭ ሁኔታ በተለይ ከአዛ ጋር በደረሱ ስምምነት መሰረት ወደ ሁለተኛው ዙር ለመሸጋገር ፍላጎት አላት። እስራኤል ፍላጎት በአሁኑ ሰዓት የኢራን የኒውክሌር ቦምብ በተለይ 440 ኒውትረ ነገሮች ከኢራን መውጣታቸውና ኢራን ገደብ እንዲኖራት ረጅም ተምዘግዛጊ ሚሳኤሎችንም ማዕቀብ እንዲደረግባት እስራኤል ፍላጎቷ ነው። ስለዚህ ሆድና ጀርባ ሆኗል ሲሉ ተናግሯል። ጥቅምት 7 2023 ክስተት አጣሪ ኮሚቴ አለመቋቋሙ እጅግ በጣም ያሳዘነኛል ሲሉ አንድ ተጠልፎ የሄደ ልጃቸው ከሁለት ዓመት በኋላ አስከሬኑ የተመለሰ አባት ተናገሩ። ሲናገሩም በእኔ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ምንም አይነት ነገር አልጠብቅም፣ በተመሳሳይ መንግስታቸውን ጭምር በተለያዩ ሰዓቶች ከጠቅላይ ሚኒስትሩ ጋር ተገናኝቼ ተወያይቼ ነበር፣ አጣሪ ኮሚቴ ለማቋቋም ፍላጎትም የላቸውም ብሏል። በህዝቡም ቢሆን ከፍተኛ ሀፍረት ይሰማኛል፣ ምክንያቱም ሁሉም በአንድ ድምፅ አጣሪ ኮሚቴ እንዲመሰረት አልጠየቁም በማለት ጠይቀዋል። ይሄም አሁን ያለው ገዢ መንግስት በተለይ በከፍተኛው ፍርድ ቤት ላይ እምነት የለኝም በማለት ያሰራጨው ፕሮፓጋንዳና ጥላቻ ሰርቶለታል ማለት ነው ሲሉ መንግስትን ወቅሰዋል። በሊኩድ ፓርቲ የሚደረገው የውስጣዊ ምርጫ አነጋጋሪነቱ እንደቀጠለ ሲሆን ኤሊ ዳላል የተሰኙት የፓርቲው መሪ የጠቅላይ ሚኒስትሩን ሂደት ሁሉም የፓርቲ አባል እንዳልወደዱት አስታውቀዋል። አዎ ያለው ሁኔታ ባይዋጥልንም ነገር ግን ጥሩ አቋምና በህዝቡ ዘንድ ቅቡልነት ያላቸውን እጩ ተወዳዳሪዎችን ፓርቲያችን ይዞ መቅረብ አለበት ሲሉ ተናግረዋል። በመጨረሻም የአየር ጸባይ ሁኔታ ቀደም ሲል እንደተናገርነው በኢየሩሳሌም አካባቢ ዝናብ ጥሎ ነበር። አሁንም ይጣላል የሚል ግምትም አለ። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ላይብና አካባቢዋ 32 ሃይፋና አካባቢዋ 32 ብርሰባና አካባቢዋ 35 ኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፎ ተመራማሪዎች። ኩራትና ክብራና አድማጮቻችን የምሽቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ራሚ ማላዛር ይገኛል። ተናንም ተናስት ሊጋ ሽራሚ እንደምናመሸ
1: ያላሰለያቸው እንደና
0: እኔ ማደህና ነኝ እግዚአብሔር ይመስገን። ማሰፉ ደባልቀናት እንጂ
1: ደባልቀዋለች በሙዚቃ
0: አዎ አንዳንዴ ትንሽ ትዝታን ይቀሰቅሳል ሙዚቃ
1: ያስፈልጋል። አንዳንዴ አሁን
0: እውነት ነው
1: ዘና ፈታ ማለት ነው አንዳንዴ
0: አዎ የግድ ይላል። አመሰግናለሁ ግሽራሃሚም። የሀገራችን ፖለቲካ ሁኔታ መቼም አንገብጋቢ ሆኗል። አሁን ተጨባጭ ሁኔታ በጣም አጠያያቂ የሆነ ነው። በተለይ በሊኩድ ፓርቲ የሚከሰቱ ክስተቶች በተለይ ደግሞ አሁን ፊታችን ሰኞ የሊኩድ ፓርቲ ውስጣዊ ምርጫ ይካሄዳል። በዚህ ዙሪያም የክነሴ የተባለ ዶክተር ጸጋ መላኩ ከውድድሩ እንደማትወዳደር አስታወቀች የሚል ዜና ሰማሁ። እንዴታየው እንዴት ተሰማ?
1: አሁን እንደዛ ነው የሚባለው። እሷም ጠዋት ደውዬላት አነጋግረኛለች። ይሁን ይሄ የሊኩድ ፓርቲ አባላት አሉ መቶ ምናምን ሺህ በላይ የሚሆኑ እነሱ እንግዲህ የቦታ መደባ ምርጫ ነው የሚያካሂዱ። እያንዳንዱ ፖለቲከኛ የተመዘገበ ለውድድር ቀርባለሁ የሚል ፖለቲከኛ ይመዘገብና ከዚያ የምደባ ምርጫ ነው የሚካሄደው። እንግዲህ በለጥ ያለ ምርጫ የሚያገኘው አንደኛ ቁጥር፣ ሁለተኛ፣ ሶስተኛ ቁጥር እያለ ይዘልቃል፣ ወደዛ ይሄዳል። እና የምደባው ሁኔታ ወደ የራቀ ከሆነ የመመረጥ እድሉ ያነሰ ነው የሚሆነው። እና ስለዚህ ጸጋም እንዳለችው ስታየው አሁን ሊኩድ ፓርቲ ያለው ፉክክር በጣም አንገት ለአንገት የሆነ ፉክክር ነው ያለው። ብዙዎቹ የፖለቲካ ልምድ ያላቸው ብዙ ጊዜ የቆዩ ደብዳቤዎቻቸው የሚያበዙ ያደራጁ የተደራጁ በገንዘብም በሁሉም በኩል ያሉ ስለሆኑ እነሱ ጋር መፎካከሩ ከአቅሜ በላይ ነው ያለችው። እሷም እንግዲህ እሷ ፍላጎት ውስጣዊ ፍላጎቷ ሽሪዮን ይሉታል በጠቅላይ ሚኒስትሩ አማካኝነት ቦታ መስጠት ያለ ምርጫ ማለት ነው እንግዲህ። እና ያ እኔም እድሉ የለኝም ባለፈው ጊዜ ተሰጥቶ የነበር በድጋሚ እንደማይሰጠ ስላወቁ ነው አለችኝ። እና የመጨረሻ ውሳኔ ነው ወይ ስላት፣ አዎ መጨረሻ ውሳኔ ነው። እኔ ይሄን በአሁኑ በሚካሄደው ምርጫ የቦታ ምደባ ምርጫ አልወዳደርም አለችኝ። ከዚያስ እንዴት ነው ሌላ እንዲያው የመካካሻ መሰዛተኛ ሌላ ሹመት ሲሰጥ ሲሆን ሊኩድ መንግስት የሚያዋቅር ከሆነ ብዬ ጠየኳት። እስካሁን ቃል አልተገባኝልኝም፣ ጠቅላይ ሚኒስትሩ ጋርም አልተነጋገርንም፣ የተገባለ ቃል የለም ለጊዜው ነው አለችኝ። እንግዲህ እንደምገምተው ከሆነ የሊኩድ ፓርቲ መንግስት የማዋቅር እድል ካገኘ ምናልባት መካካሻ የሆነ ስልጣን ይሰጣታል። ለምሳሌ አንድ ሰው ሚኒስትር ሆኖ ለመሾም ግዴታ
0: የግድ የክነሴ አባል መሆን አይጠበቅበትም።
1: አይ ግዴታ የለበትም። አዎ ስለዚህ ያን አጋጣሚ ሊሆን ይችላል። ሌላም ደግሞ ወደ ውጭ ሀገርም ተልእኮዎች አሉ፣ አምባሳደርነት በመሳሰሉ እዚያም እዚያም ሊሆን ይችል ይሆናል። ያ እንግዲህ የኔ ግምት ነው። ቼሱ ያለች ነገር የለም። ከጠቅላይ ሚኒስትሩ ጋራም ሚኒስትሩ ጋራም ያው ጠረመት እንደነበራት እናስታውሳለን። አሁን ግን ይህን ሰሞን አልተነጋገርንም። ምክንያቱም ጠቅላይ ሚኒስትሩ እነዚህ የሚወዳደሩት ሰዎች ሊገናኙ አልፈለጉም። ከአንዱ ጋር ከሁለቱ ጋር ብቻ ቢገናኙ ሌሎቹ እነዚህኞች እንዲመረጡ እድል ሰጠው ነው የሚል አስተያየት እንዳይኖር ሁሉም እያንዳንዱ በአቅሙ ተወዳድሮ ተፎካክሮ የማሸነፍ እድል ካገኘ ከዚያ በኋላ ነው እንግዲህ እንትን ብለው እንጂ ከዚያ በፊት አላደርገውም ነው አሉ እሳቸው ጠቅላይ ሚኒስትሩ። እና ይሄን የመሰለ ሁኔታ ነው በሊኩድ ፓርቲ አሁን ተከስቶ ያለው። እንዳልከው ነገ ሰኞ ነው እንግዲህ ይህ ምርጫው ይካሄዳል ተብሎ የሚጠበቀው ከነገ በስቲያ ማለት ነው።
0: በዚህ ላይ አሁን በጸጋ ምትክም ሌላ እንደው አዲስ ሌላ በእሷ ምትክ አንድ ኢትዮጵያዊ ተወዳዳሪ እየተፈለገ እንደሆነም የተነገረ ሁኔታ አለ። በዚህስ ምን የምታውቀው ጉዳይ አለ?
1: አዎ እንደዚያ ለምሳሌ በዜና እንዳዳመጥኩት ነው አንድ ልጅ በናታኒያ የሚኖር ልጅ እሱ እየታሰበ ነው የሚባል ነገር አለ። እሱን ለማስገባት እንግዲህ ምን ያህል ለፓርቲው ጠቃሚ እንደሆነ አላውቅም። ልጁን በስም አውቀዋለሁ። እግር ኳስ ተጫዋች ነበር
0: በአፖኤል ሄደራ ማን ዘለቀ ነው የሚባል?
1: አስቡን ረሳሁት።
0: ምናሴ ዘለቀ።
1: እንደዚያ ነው። እና ልጅን አውቀዋለሁ። ያኔ አለ የተቀራረበው ቁና ባይሆንም አውቀዋለሁ በማንነቱ። እሱን ነን የሚታሰበው።
0: እንዳውም በተጠባባቂ ወታደርነት በዚህ እግር ኳሱ እየተጫወተም በተጠባባቂ ወታደርነትም የሄደ ሀገሩን የሚያገለግል ጎበዝ ልጅ ነው።
1: አዎ፣ እሱ እንግዲህ ማንም ብርቅ ነገር አይደለም። ማንኛውም ሰው የሚያገለግል ነው። ብዙ ያገለግል ያሉ በርካታዎች አሉ። ይሄ እንደ እንትን የሚታይ ሳይሆን መናቅ ሳይሆን እንደ ልዩ ብርቅነት መታይ ነገር
0: አይ በእንደሱ በሱ በስራ ዘርፍ ያሉት ስፖርተኞች፣ እግር ኳስ ተጫዋቾች አብዛኛውን ወደዚህ ቦታ የሚሄዱ አይደለም። በተለይ በተጠባባቂ ወታደር ቤት ሄዶ የሚያገለግሉ አይደለም ያለ ማለት ያህል ነው። ለዚህ ነው ትንሽ እሱም ልዩ ያደረገው። እንዳውም በብዙ ጊዜም እንደዚሁ በሚዲያ ውስጥ ትኩረት ተሰጥቶት እንደዚህ በመገናኛ አውታሮች ብዙ መነጋገሪያ ርዕስም ሆኖ ቆይተዋል።
1: እንግዲህ ያን ሰው እያወቁ መሰለኝ እንግዲህ ፖለቲከኞች መታ የሚያደርጉት ምንድን ነው? ማን ነው እውቅና ያለው በህብረተሰቡ በኩል ስሙ በደጋግመ የሚወሳ የሚጠራ መገናኛ ብዙሀን እንዲያ ሆኑ ያጠሩ እንዲያ ካሉ በጀርባ ደጋፊ ያለው ብለው ስለሚያምኑና ስለሚገምቱ እንደዚህ ያለውን ሰው ማስገባት ይፈልጋሉ እንጂ እንዲሁ ዝም ብሎ አንተ መልካ ያምራል ቆመትም ጥሩ ነው ቁመና ቆንጆ ነው ምናምን ብለው በዚህ አይደለም። እና እንግዲህ ያንን አጠንቶ ይሆናል። ሌላም አለ አሁን ጋቢ ወርቁ የሚባለውም እየሞከረ ነው የሚባል ነገር ነው የምሰማው። ሌላ ሴትም አለች መነሷ
0: አልማዝም
1: አለች። አዎ ደግሞ ሌላም
0: ሌላ እንዲትም ከርሾልጽዮን
1: የሰንበቱ የእንትና ሰንበት
0: ያ ሰንበት ማን ነው ባለቤት?
1: አዎ የእሱ ባለቤት እሷ
0: አያኖ ፈረደ ባለቤት።
1: አዎ የእሱ ባለቤት እሷም እንደዚሁ ፎቶግራፏን አይቻለው ተውበት ነው ስናገረ ማዳመጫት አለው። እሷም እንደዚህ እንደምትፈልግ ነው እንግዲህ በሊኩት ፓርቲ ነው
0: ለነገሩ ዝግ። እሺ እሺ።
1: አሁን እንግዲህ እኔ ያለ ሰው በአንድ ለአንድ ፓርቲ ብቻ እንወዳደራለን ካለ ሌላም ሌላም ፓርቲዎች አሉ። ከናፍታሊ ቤኔትም አንዲት ሴት አለች፣ ሌሎችም እንደዚሁ አሉ። እና እንደዚህ የሚከፋፈል ከሆነ ያ ፖለቲከኛ ደምሮ ነው የሚያ ምን ያህል ኢትዮጵያ ይወደዋል አሉ እዚህ ሀገር። እና እነዚህ ሲከፋፈሉ ምን ያህል ነው የኔ የሚደርሰኝ ይሄ እኔ መደብኩት ሰው ወይም ሴትዮ ምን ያህል ለዚያ ውስጥ ድጋፍ ታገኛለች እና ለእኔ ጠቃሚ ይሆናል ብሎ ደግሞ ሂሳብ ያደርጋል እንግዲህ። እና ይሄ አንዳንድ ለምሳሌ በውስጣዊ ሁኔታ ይሄ ጥያቄ ህዝብ አይነት ያካሄዱ እና በዚያ ነው እንግዲህ ማን ተወዳጅ እንደሆነ በህብረተሰቡ በኩል አውቀው ያን ቦታ ሊመደቡለት የሚችሉት። እና ይህን ይህን አሁን ሰሞኑ ግን ያን ጥናት እንደሚያደርጉ ነው የምገምጠው። ምክንያቱም ሊኩድ ወይም ሌላው ፓርቲ ቢሆን የእኛን ሰው እንደ ቸላ ብሎ የሚንቀው አይደለም።
0: እዚህ ላይ አሁን በእርግጥ በአንድ ፓርቲ ውስጥ ይህን ያህል ሰው ገብቶ መወዳደሩ ምናልባት እንደተረዳኝ ከሆነ የተለያየ ዘርፍ አለው። ለምሳሌ ለአዲስ ገቢዎች የሚሰጥ ቦታ አለ፣ ለሴት ለአዲስ ሴት የሚሰጥ ቦታ አለ፣ በአካባቢ ማኸውዝ እያን የምንጠራውም የሚሰጥ ቦታ አለ። በእንደዚህ አይነት ቦታዎች የሚሰጠው እና በዚህ ውስጣዊ ምርጫ ደግሞ አንድ ሰው እስከ 12 ድምፅ ወይም ሰው መምረጥ የሚችልበት አቅም ያለ ሁኔታ ነው። ዞሮ ዞሮ ግን የጸጋ አሁን ከዚህ ውድድር ራሷን ማግለሏ በምትኩ ሌላ እንዲገባ መደረጉ ይሄ ምን ያህል ሊበጅ ይችላል? ምን ያህል ድምፅ ሊያመጣ ይችላል? ምን ያህልስ እውቅና ወይስ ያ ሰው ችሎታውስ ምን አይነት ሊሆን ይችላል ተብሎ ማወቅ ይቻላል?
1: እሷን አርቆ ሆነ ብሎ አርቆ ሌላ ለማስገባት የተሞከረ ነገር አይደለም። እሷም እኮ የመወዳደር መብቶ አላት እኮ መብቶ አላት። 131 ነው ቁጥሯም የመንበረጫ እንትና መለየዋ እና ቅድም የጠቀስከው 12 ያልከው እንግዲህ ከ40-50-60 ይሆናሉ የሚወዳደሩት። ከእንደዚያ መካከል እንግዲህ 60 ካሉ 40 ካሉ 30ም ካሉ ከዚያ ውስጥ 12ቱን ብቻ ነው የምትመርጥ። ከዚያ በላይ አትመርጥም አንተ። ምክንያቱም የምትከልል ያው ወረቀቱ አለ፣ ዝርዝሩ አለ። ከዚያ ዝርዝር የምትከልለው ቁጥሩ አንደኛ ይሄ ሶስተኛ ቁጥር ገሌን፣ አስረኛ ቁጥር ገሌን ብለህ ነው እስከ 12 ድረስ የምትመድብ አንተ አንተ የግልህ እና እያንዳንዱ እንደዚያ ነው የሚያደርግ። ያ ተደምሮ ነው እንግዲህ ማን ምን ያህል ድምፅ አግኝቶ የምደባ ቦታ ላይ እንደሆነ የሚታወቀው ያኔ ነው እንግዲህ።
0: ጥሩ ዞሮ ዞሮ እኛ መልካም እድል እንመኛለን ለሁሉም በእኛም በሁሉም
1: ማለት ለማንኛውም
0: ለሁሉም
1: ሰባራበት እንትን ይቀረው ይሳካል
0: ነው እንላለን። ወደ ሁለተኛው እርሳችን ስንሄድ በተለይ ሁላችንም እንደምናቀው የአብርሃም ስምምነት የተባለ የተጠራው የተወሰኑ ሀገራት ከእስራኤል ጋር ስምምነት ያደረጉ ሀገራት አሉ። ከነዚህ ውስጥም አንዷም የተባበሩት አረብ ኤምሬት ናቸው። በዚህ በኢራንና በእስራኤልና በአሜሪካ ጦርነት አቋማቸው ምን ነበር? ትንሽ የተረሱ ይመስላል።
1: የተረሱ ሳይሆን የራሳቸው ችግር ነበረባቸው። የኢራን ሁኔታ ለእስራኤል ብቻ ሳይሆን ጦስ የሆነው ለእነሱም ጭምር ነው ያገኙት። እነሱ እስካሁን ድረስ በእስራኤል ላይ ወታደራዊ እርምጃ ቢወሰድ ከሶሪያ ጋርም ከዮርዳኖስ ጋርም ከግብፅ ጋርም ቢሆን እነሱ ከዛ ሆኖ አሻግረው ነበር የሚመለከተው። እነሱን የሚነካ ነገር አልነበር፣ የሚጎዳ ነገር ማለት ነው። የኢራኑ ጉዳይ ግን ከእስራኤል እና ከአሜሪካ ብቻ ሳይሆን እነሱንም ጨምሮ ጉዳት አስከትሎባቸዋል። እና በዚህ ሁኔታ እንግዲህ ይኸውልህ አሁን በአብርሃም ስምምነት ጊዜ ከእስራኤል ጋር ተሰላም የተፈራረሙ ለምሳሌ ጠቀስከው ቀደም ብለህ የአረብ ኤምሬት ሀገሮች አሉ። ባህሬን አለች፣ ሞሮኮም አለች፣ ከዚያ ሱዳን ነበረች። እሱ አሁን እያነከሰ ነው ያለው ሱዳን።
0: ኦማንስ?
1: ኦማን የለችም።
0: ኦኬ።
1: እና እነዚህ ሀገሮች ናቸው እንግዲህ የተጠቀሱት እስከማውቀው ድረስ።
0: እሺ፣ ድምፅ ነበር የአምቡላንስ።
1: አዎ፣ ራቅ ያለ ነው። እና እነዚህ ሀገሮች አሁን እንግዲህ ከእስራኤልን በይፋ የመደገፍ ፍላጎቱ አይኖራ የላቸውም። ምክንያቱም እስራኤል የምትዋጋው ከእስላም ሀገር ጋር ነው፣ ኢራን። ሂዝባላ እንዲሆን የነሱ እስላም ነው፣ ሀማስ እንዲሆን እንደነሱ ነው። መስሚያው እንግዲህ የነሱ የዝርያ ቀረቤታውን ነው እንጂ በሌላ ሀገር ላይ ግፍ እርምጃ ወስዷል በማለት አይደለም። አሁን ምን መሰለህ እንግዲህ እነዚህ ሀገሮች ኢራን በነዚህ ሀገሮች ላይ የማጥቃት እርምጃ ስትወስድባቸው የተከላከሉት ከእስራኤል ባገኙት ጦር መሳሪያ ነው። አሁን እንግዲህ በድብቅ ሁኔታ በምስጢር ሁኔታ ከእስራኤል ጋር የተቀራረበ ወዳጅነት በተለይ በዚህ በደህንነት ጉዳይ አስመለከተ ከእስራኤል ብዙ እርዳታ እንደሚያገኙ ስለሚያውቁ በይፋ የመደገፍም የመኮንንም እንትን መግለጫ ያወጡ። አሁን ሌላው ደግሞ ሳውዲ አረቢያ ቀደም ሲል ከእስራኤል ጋር እርቀ ሰላም ለማውረድ ቀጣዩ ሀገር ሲሆን ተብላ ነበር የሚታመነው። አሁን ያ ሁላ ቀርቶ ሳውዲ አረቢያዎቹ በነገራችን ላይ ፈሪዎች ናቸው። እነሱ ይሄንን ማድረግ ደረጃ ሳይደርሱ ከአሜሪካ ጋር ብዙ ተቀራረበ ምስጢራዊ ስምምነት ደርሰው እንደገና ወደ ኋላ ያፈገፍጋሉ። አሁን ሳውዲ አረቢያ የኢራንን በትር ቀምሰዋለች። እሷም
0: እውነት ነው።
1: አሁን እንግዲህ አሜሪካ በኢራን ላይ ወታደራዊ የማጥቃት እርምጃ ለመውሰድ ተዘጋጅታ በነበረችበት ጊዜ ማን ነው በተለይ ተማጽኖ ያቆመው? ሳውዲ አረቢያ ነች። ፍርሃት አለባት ስለምትፈራ። አሁን ሳውዲ አረቢያ ደግሞ ጠንካራ ሀገር፣ ሀብታም ሀገር ናት። ማን መሰል የሚደፍራት ያለው? የየመን አማጽያን ናቸው።
0: ሁቲሞች
1: የየመን አማጽያን የቀይ ባህር ወሽመጥ አላለም የባቤል መንደብን እንዘጋዋለን እያሉ ብዙ ሚስቶት ዋናው ጉዳት እናደርሰው ዋና ያባና ላይ ነው፣ በሳውዲ አረቢያ ላይ ነው።
0: እውነት ነው።
1: ይህ ሁላ ሆኖ እያለ ከባድ በጦር መሳሪያ እያላት ጦር አውሮፕላን እያላት ከአሜሪካ የአሜሪካን ጦር ሰፈር እዚህ ያለ እያላት እነዚህ አጠገቧ የሚገኙ ሆቴል የሚባሉ አማጽያን ማጥቃት አልቻለችም። በሌላ በኩል ደግሞ ከእስራኤል ጋር እንደዚሁ የድብብቆሽ ሁኔታ እንዳለ ነው የሚነገረው
0: ነበር። ለዛም ለብዙ ዓመታት ያህል
1: አንድ አሁን የኛ ጋዜጠኛ በአሩስ ኻድ ፍሬን በአረቦች ጉዳይ የሚከታተል
0: ዘርፍ አለ
1: ጋዜጠኛ ምንድን ነው ያለው? ያገኙት ውስጣዊ መረጃ የሚለው ምንድን ነው? የአረብ ሀገሮች ከእስራኤል ጋር እንግዲህ ሀገሪቱን አልጠቀሰም፣ ሳንሶርም አልፈቀደለትም። እሱ አካል ከእስራኤል ጋር እርቀ ሰላም እናውርድ እንበልና እስራኤል እርቀ ሰላም አለ ብላ ችላ ስትል እኛ ራሳችን በጦር መሳሪያ በጦር ስልት እያዘጋጀን ባልታሰበ ጊዜ ጉዳት እናደርስበታለን እና እስራኤልን አታለን አዘናግተን ነው ልንጎዳት የምንችለው እንጂ በቃ ተጠንቅቃ ስለምትኖር አናጠቃትም የሚል ውስጣዊ ስምምነት፣ ሀሳብ፣ ስሜት፣ ፍላጎት እንዳለ አውቃለሁ ብሎ ይህ ጋዜጠኛ ይፈርጎታል። ይህ እንግዲህ የሚወስደው ነው የተመሰለ ወደ ሀማስ ነው። ሀማስ እንዳጉ እያዘናጋ ነው ይህ የመሰለ አደጋ ደረሰብን። ያኔ
0: እውነት ነው
1: ለልማት ነው እርዳታ ነው ምናምን እያለ ከካታር የሚቀበለውን ገንዘብ እስራኤልን ፈቃደኛውና የፈቀደች ያሁላ ገንዘብ ሲገባ እስራኤልን አዘናጋት።
0: በዚህ ዙሪያ እስራኤል አላወቀችም፣ እስራኤል አልተጠነቀቀችም ማለቱ አሁን ከጥቅምት ሰባት ወዲህ እንደው ያለው ሁኔታ ትንሽ የተሻለ መስሎ ይታያል። ዞሮ ዞሮ ግን አሁንም ቢሆን ከእንደዚህ አይነት ጥቃት ነጻ አይደለንም።
1: እስራኤል አሁን በዚህ ጦርነት ጊዜ በመካከለኛው ምስራቅ ሀያል መንግስት ነው ያለችው፣ አስመስክራለች።
0: እውነት ነው
1: ሀያል መንግስት ናት፣ ሁሉም አምነውበታል። በጦር መሳሪያ፣ በጦር ኃይል፣ ወታደራዊ ትጥቅ እስራኤልን እንደማያሸንፉ ሁሉም አምነውበታል። አሁን ሌላ ታክቲክ ነው እየፈለጓል። ቅድም እንዳልኩ የማዘናጋት ሌላ ዘዴ፣ ሌላ ብልሃት እየመከሩ ያሉት ያ ነው ይባላል። እንግዲህ ይህን ደግሞ እንግዲህ እስራኤል አሁንም ካወቀች ባለፈው ጊዜ የደረሰባትን አደጋም ስለምታውቅ ከዚያ በመማርና ያ ነገር እንዳይደገም ስትል ተጠንቅቃ የመኖር አጋጣሚ ያላት አሁን እንግዲህ እና እንደዚያ ነው የሚታየው፣ እንደዚያ ነው የሚያዩት። ይህን ሁኔታ ባስመለከተ
0: እስኪ የሳውዲ አረቢያ የቱርክና የፓኪስታን

0: Saudi
1: Saudi
0: Arabia'ya
1: Arabia'nın
0: gidiyor.
1: çıkıyor.
0: Nereye gidiyor?
1: Ha.
0: Trump tenet agro dove deve andare faccio candidate nato so ማለት እጩ ናት ለዚህ ስምምነት ለመፈራረም ብለው እሳቸው ደጋግሞ ተነግረዋል። አሁን እንደገና ወደኋላ አሸርተተው ከቱርክ ከፓኪስታን ጋር የጋራ የደህንነት ጥበቃ ስምምነት ውል ተፈራርመዋል ባለፈው ሳምንት።
1: ኦኬ።
0: ይህ የሚያሳየው ምንድን ነው እንግዲህ ከሳውዲ አረቢያ ከጥቂት ሳምንታት በፊት እንደምናስታውሰው በአሜሪካ እርዳታ የኃይል ማመንጫ ኒውክሌር ጣቢያ ለማቋቋም ተስማምተው ነበር።
1: አዎ።
0: አሁን ያን እንግዲህ እንደዚያ ብሎ አታለው ያን ወደ ሌላ ወደ ጦር መሳሪያ ማምረቻ ለመቀየር ያን ያህል አይቀጣቸውም ነበር። ለምን መሰለህ? ፓኪስታን ኒውክሌር ጦር መሳሪያ አላት።
1: አላተኛ
0: ፓኪስታን የፓኪስታን ሳይንቲስት ነው አንድ አብዱል ካዲም ካህን የሚባል ፕሮፌሰር። እሱ ነው የፓኪስታንን የኑክሌር ጦር መሳሪያ ማምረቻ መስሪያ ያን እንትሩን ምስቸውን ለኢራን ይሸጥ። እሱ ነው ያን የቤት የተነገረ ነገር ነው። እና ፓኪስታን አሁንም ቢሆን ለሳውዲ አረቢያ ይህንን ለማድረግ ወደኋላ ምትል አይመስልም።
1: እሺ ሽራሚ፣ በጣም አዎ፣ እንግዲህ ቆይተን የምናየው ጉዳይ ነው። ሁሉም ዞሮ ዞሮ አካባቢያችን ትንሽ ውጥረት የተበዛበት ይሆናል። አዳዲስ ነገር የሚከሰቱበት ነው፣ ክስተት አያጣውም። ዞሮ ዞሮ ግን ሀገራችን እስራኤል ጠንካራ ናት። የውስጥ ሽኩቻዋን ወደ ጎን በማድረግ ይህን ዘርፍ በማጠናከር ግዴታ ይኖርባታል ማለት ነው። እግዚአብሔር ይስጥልኝ ሽራሚ፣ ሰጥን ማብራሪያ።
0: መልካም ሳምንት።
1: እሺ፣ አመሰግናለን።
0: ባይ ባይ።

0: ይቅርታ ይቅርታ አድማጮቻችን፣ ትን ብሎኝ ነው። ጥሌ እንዴት አመሸ?
1: ምን ነው እየተበላ እየተጠጣ ነው?
0: እንደሚገርም
1: ወይም ሙዚቃው ልብህን ሰውሮት ነው? ሙዚቃው
0: አይ አንዳንዴ እንደዚህ ያለ ራስን በራስ ትንት አጋጥሞ አያውቅም። ደግነቱ ምሳ አልበላውም። ምሳ ስላልበላውኝ ያው ትንሽ ባጭሩ ተመልሷል። እንዴት ነው ትልሽ? ደህና ነው ወይ? ምሳ በባልነው ታውቃለህ፣ በርበሬው ምኑ መቼስ
1: እሱ ነው ማድረግ የኛ አካሞል እሱ ነው
0: ዋናው አይደል?
1: እውነት ነው። በርበሬው ምናምኑ ሲበላ
0: እንዲህ አያድርስ። እኔማ ደግሞ ትንታውን ተወው። በጣም እንደ
1: ውሃ ካጠገብ ማድረግ ነው እንግዲህ።
0: እሱ ማየት ይቀራል። እሱን ላፋ አድርጌ ነው አሁን ትንሹ ጎርጨጭ አድርጌ የተመለስኩት። ለማንኛውም ጥሌ በትንታ ጀመር ነው አጋጣሚ ነው እንግዲህ። ይቅርታ አድማጮቻችን። ጥሌ እንዴት ነህ? የጦርነቱ ጉዳይ እንደው በጣም አነጋጋሪ የሆነ ነው። በተለይ አሁን ወደ ስቱዲዮ ከመግባታችን በፊት ሶስት ወታደሮቻችን ሂዝቡላ በላከው ራክፋን እያልን የምንጠረው ቫይረስ ወይም ቀላል ሰው አልባ የሚበር አውሮፕላን በተጠመደ ፈንጅ ካሉበት ቦታ በመሆን በመውደቅ በመከስከስ እዛ ላይ ጉዳት ደርሷል። እንዴት እየተያደ ነው
1: ማለት ህዝቡላ የተኩስ አቁም ስምምነቱን አፈረሰ ማለት ነው በአጭር አማርኛ።
0: ቆየ
1: ያው ነገሩ ቆየ። አንዳንድ የተረጋጋ እኮ መስሎ ይታይ ነበር። አልፎ አልፎ እስራኤል ነበረች ያው አስቸኳይና ለወታደሮቻችን ደህንነት አስጊ በሚሆንበት ጊዜ እርምጃ ትወስድ ነበር። ከባለፈው ትንሽ የተረጋጋ መስሎ ይታያል። ይበልጥ ደግሞ ይህንን የተኩስ አቁም ስምምነቱን ለማክበር ሲባል እንዳልከው ዛሬ ሶስት ወታደሮች እንግዲህ በከባድ ሁኔታ እንደቆሰሉ ይነገራል። ህዝቡላ በተቃጣ ይህንን ያየችው እስራኤል ወይም የመከላከያ ኃይላችን ደግሞ ወዲያውኑ አስቸኳይ የሆነ ጸፈ እርምጃ በመውሰድ ከወዲሁ እንግዲህ ወደ 7 የሚሆኑ ሊባኖስ በህዝቡላ በኩል የተገደሉ እንዳለ ይነገራል። ይሄ በውጭ ሀገር የዜና አውታሮች በከፍተኛ ሁኔታ እንግዲህ ቦታ ተሰጥቶት እንዴት የሚል ጥያቄ ያው እስራኤልም ወዲያውኑ ላለመተቸት ሲባል ማለት ነው ያው የደረሰባትን ጉዳት የወታደሮቿን መቁሰል እሷን እያወጣች ነው። በአንድ በኩል የህዝቡላ እንዳልኩት በጀመረው እስራኤል አጸፋዊ እርምጃ ትውሰድ እንጂ ሌላው ግን በእስራኤል በኩል ደግሞ ያለ ታውቃለህ፣ ነገሮች እርምጃ ሲወሰዱ አንዳንድ ነገሮች ሲሆኑ ወዲያውኑ ትችቶችም አሉ። ከዛ አንጻር የእነዚህ ሶስት ወታደሮች ቤተሰቦች ሳያውቁ የጠቅላይ ሚኒስትሩ መስሪያ ቤት በእንግሊዝኛ ቋንቋ ያው የውጭ ሀገራትን ትችቱን ለመቆጣጠር ለመቋቋም ሲባል ይሆናል እንግዲህ መግለጫ ወጥቷል። አሁን ትችቱ በመንግስት ወይም በመከላከያ ኃይሉ እንዴት ቤተሰቦች መሆን ያለበት ቤተሰቦች ጉዳት የደረሰባቸው ወታደር ቤተሰቦች ካወቁ በኋላ ነው ለመገናኛ አውታር እንግዲህ ነገሩ መግለጫው የሚሰጠው። ስለዚህ ያ ሳይሆን ለምን የሚል ትችት እየደረሰ ነው። አልፎ አልፎ ደግሞ አይ አስቀድመው ተናግሮ የሚባል ነገር አለ። ለማንኛውም እስራኤል በወሰደችው እርምጃ ከነዚህ ውስጥ አንዱ የኤርዶዋን የተሰኘው ልዩ ኮማንዶ የህዝቡላ ድርጅት ዋና አዛዥ ማለት ነው የተገደለበት የተደመሰሰበት ሁኔታ አለ እና ሁኔታው ያው ምንም እንኳ የተኩስ አቁም ስምምነት ቢባልም አሁን ያው ህዝቡላ በጀመረው እስራኤል አጸፋዊ እርምጃ ወስዳለች። ይህን ደግሞ በሊባኖስ ፕሬዚዳንቱም ሆነ ጠቅላይ ሚኒስትሩ ጆዜፍ አውንም ሆነ የኑዋፍ ሳሊም ይህን ነገር አውግዘዋል። ማለት ቀጠናውን ወደ ጦርነት መምራት ይሆናል ለምን የሚል እስራኤልን እያወገዙ ይታያል። በእስራኤል በኩል ደግሞ የጀመራችሁት እናንተ እንጂ እኛ አይደለም የማለት ሁኔታ አለ። እዚህ ላይ ግን መጨረሻ ወርደ ሁኔታውን ስናይ አያቸው ምንም እንኳ የተኩስ አቁም ስምምነት ቢደረስም የዚህ ተኩስ አቁም ስምምነት ዋናው እንዲጠበቅ የምትፈልገው አሜሪካ ነች። ማለት እስራኤል ይህን ነገር አትፈልግም፣ የህዝቡላ ድርጅትም አይፈልግም ማለት ይቻላል። ምክንያቱም ያለውንን በእስራኤልና በሊባኖስ ያለውንን የተኩስ አቁም ስምምነት ከዛም አልፎ የሚያደርጉትን ድርድር እንግዲህ የፊታችን መስከረም አንድ ቀን ድጋሜ ተገናኝተው ይወያያሉ ይባላል በእስራኤልና በሊባኖስ በውጭ ጉዳይ በአምባሳደሮች ይቅርታ አማካኝነት። ስለዚህ ያን ነገር ለማንኮላሸት ህዝቡላም አልፎ አልፎ እነዚህ ጥቃቶችን ይሰነዝራል። በእስራኤል በኩልም ያው የአሜሪካ እጅ ይዟት እንጂ ይህን ነገር አትፈልገውም። ይበልጥ ግን የሊባኖስ መንግስትና አሜሪካ ሁኔታውን ይፈልጉታል። ምን ያህል ጊዜ ነው ይሄዳል እንደዚህ ተጠብቆ? እኔ እንጃ። ያው አልፎ አልፎ ችግሮች ይፈጠራሉ። ምናልባት ሳይታሰብ ወደ ጦርነት ውስጥ ሊገባም ይችላል። ምክንያቱም ሚዛን ለዋጭ የሆነ ሽብር ፈጠራ ድርጊት በህዝቡላ በኩል ከተሰነዘረ ወይም ደግሞ እስራኤል በምትወስደው አጸፋዊ እርምጃ ሳይታሰብ ወደ ጦርነት ውስጥ ይገባል የሚል ስጋት አለ። ይበልጥ ግን ከላይ ያለችው ኢራን እጇ እስካልታጠፈ እጇ ያው እርዳታ እስካላቆመችና መመሪያ መስጠት እስካልተቆጠበች ድረስ የሀገራችን የሰሜን ክፍል የሊባኖስ እስራኤል የህዝቡላ ተጨባጭ ሁኔታ እኔ እንጃ የተረጋጋ መስሎ አይታይም። ይረጋጋል ብዬ አላስብም።
0: እሺ፣ ወደ አሜሪካና ኢራን ስንሄድ ኢራን አሁን አዳዲስ ነገሮችን ብቅ እያደረገች ነው። በቅድሚያ አሜሪካ ኢራን ላይ ተጨማሪ ማዕቀብ በማድረግ በተለይ በኢኮኖሚውን ለማዋሸቅ የምታደርገው ሂደት እንደቀጠለች እንደሆነና በተለይ ሆርሙዝን መተላለፊያ ባህር ወሽመጥም በኔ ቁጥጥር ስር ነው ስትል የተናገረችበት ሁኔታም አለ። ሌላም ሌላም ያደረጉ ነው። እንደው ከነዚህ በፊት ግን ኢራን ሶስት ጀት አብራሪዎች በመርጽ ማለት በሶስተኛው ወር ሁለት ቀን በሶስተኛው ወር ጥቃት ለማድረስ በሄዱበት ወቅት ወደ ካታር ተመተው እንደወደቁና ሶስቱም ተጠልፈው እንደተያዙ እስካሁን ድረስ ከቤተሰቦቻቸው ጋር ግንኙነትም አላደረጉም በማለት ኢራኖች አሁን ይፋ ያወጡት ነገር አለ። ይህን ነገር እንዴት ታዩዋለ? ሰምተዋል? አውቀዋል? ይህን ነገር
1: አዎ፣ ሶስት የጦር አውሮፕላን አብራሪዎች ፓይለቶች ናቸው። እንግዲህ ኢራን በህይወት እንዳሉ ነው ቅድሚያ ያው በህይወት እንዳሉና በመኮኝነት በኳታር እንደሚገኙ የኢራን መንግስት ወይም ደግሞ ዜና አውታሮች እየጠቆሙበት ሁኔታ አለ። ያው እኛ ጋር እንግዲህ ይህ ነገር እየተነገረ ነው ማለት ያው ለማስታወስ ያህል እንግዲህ የአሜሪካ ግብረ አበር የሆኑት እነን አገራት ኢራን ከመጉዳት ወደኋላ አትልም። እንደ ኳታር፣ እንደ ሳውዲ አረቢያ እና የተባበሩት አሚሪዮት እና ሌሎችም ወደ ኩዌትም ሆነ ሌሎች አካባቢ እንግዲህ ከዚህ በነበረው ጦርነት ማለት ነው እነዚህን የጦር አውሮፕላን አብራሪዎች መያዝ ሲጀምር በኢራን በኩል ያው በህይወት መኖራቸውን ለማብሰር የሚያደርጉት ሁኔታ ነው እንደተማረኩ እና በህይወት መኖራቸውን ያው ካለው ተጨባጭ ሁኔታ ጋር እንግዲህ በአሁኑ ሰዓት ለምን እስካሁን ድረስ ቆይቶ አሁን ይህን ነገር ሊያወጡ ቻሉ? ያው ከጀርባ ሌሎች ነገሮች መደራደሪያም ሆነ ሌሎች ነገሮች ሊኖሩ ይችላሉ። ግን ይህም በተመለከተ እንግዲህ በኳታር በኩል የተሰጠ ምንም አይነት መግለጫ የለም። እንደሚመስለኝ ግን ይህ ነገር ይህን ያህል ብዙዎቹ እኮ በየቀኑ ይገደላሉ፣ ይሞታሉ፣ አካባቢው ተረጋጋ አይደለም አይቸው አሁን እነዚህ በህይወት ያሉትን የእነሱን ሶስት የጠለፉትን ተያዙብኝ ብላ ልክ ኢራን ውስጥ እኮ በየቀኑ ብዙ ህይወት ያልፋል በቀጥታም ሆነ በተዘዋዋሪ። አሁን ለእነዚህ ሶስት የጦር አውሮፕላን ፓይለቶች ግን የእነሱ ህይወት ተጨንቃ የምታደርገው ሁኔታ ሳይሆን እንዲያው አላደ ልክ የተበደለች መስሎ ለማሳየት የምታደርገው ሁኔታ ነው። ይህ በእንዲህ እንዳለ መጀመሪያ ላይ ያልከው ነገር አለ ማለት የሆርሙዝ ባህር ወሽመጥ እንግዲህ በጣም አነጋጋሪ ነው አይቸው። ይበልጥ ደግሞ አሜሪካንና ኢራንን በጣም እያነጋገር ያለውና መፍትሄ ያልተገኘለት ሁኔታ ነው። ትናንት ሌሊት ለዛሬ አጥቢያ ማለት ነው ዶናልድ ትራምፕ የሰጡት መግለጫ ነበር። ያ ምንድን ነው የሚለው የሆርሙዝን ባህር ወሽመጥ አሜሪካ በእጇ ለማስገባት ፍላጎት እንዳላትና ውሳኔ ላይ እንደደረሰች የሚናገሩበት ሁኔታ አለ። ይህን የሰማችው ኢራን ደግሞ በፍጹም ሊሆን አይችልም የሆርሙዝ የበላይነቱ ሲጀምር የኛ ነው፣ ማንም በዚህ ገብቶ ማንም አይደለም በእጁ ማስገባት ሁኔታ ጭራሽ መቅረብ ይህን እንዴት ነው አንዱ በሌላው የመዛት ሁኔታ አለ። ግን ከዚህ ጀርባ ያለው ትልቁ ነገር ይኸውልህ፣ ከአሁን በፊት አሜሪካ እስራኤል ጥምር ኃይል በኢራን ለአንዴ ሁለቴ ማለት ነው እንግዲህ ያደረጉት ጦርነት ነበር። በዚህ ጦርነት ኢራን በከፍተኛ ሁኔታ ተዳክማለች። ከዛም አልፎ ምናልባት ነጭ ባንዲራ ታውለበልባለች የሚል ግምቱ ነበር። አሁን እንደምናየው ከሆነ ግን ኢራን እንዲያውም ከነበረችበት የመነሳት ሁኔታ እና ራሷን የማጠናከር እያሳየች ነው። አሁን ከዚህ ጀርባ ግን ከአሁን በፊትም አንዳንዶቹ በይበልጥ ደግሞ ጠለቅ ብለው የመካከለኛው ምስራቅ ተጨባጭ ሁኔታ የሚረዱትኝ እና እዚህም እስራኤልም ራሱ ለአሜሪካ እንደ ሀሳብ ይቀርብ የነበረው ምንድን ነው የኢራንን መንግስት ማዳከም የሚቻለው ከተቻለም ከስልጣን ማስወገድ የሚቻለው በጦር ኃይል አይደለም የኢራን መንግስት ማንበርከክ የሚቻለው ወይም ደግሞ አጠቃላይ በዓለማችን ያለው ሽብር ፈጣሪ ድርጅት እንደ ህዝቡላም ሌሎችን በኢኮኖሚ አቅም ሲመጣ ነው የሚል ሀሳቦች ይቀርቡ ነበር። አሁን ይህን ነገር የአሜሪካ መንግስት ሳያቀርቶ ነው ስትል ነው ያውቃሉ፣ ግን የመረጡትን የኃይል እርምጃ ነበር። አሁን ቆይተው የተረዱት ግን ብዙ ጊዜ ከቆየ ብዙ መስዋዕትነት ካስከፈለ ብዙ ካለፍን በኋላ መፍትሄው እንግዲህ ይህንን የኢኮኖሚ ያለችበት ኢራን ያለችበት የኢኮኖሚ ሁኔታ በጣም ውስብስብ ነው ማለት እንዲሁ በአንድ በኩል አለን አልሞትንም የማለት ሁኔታ ያሳዩ እንጂ በውስጥ ለውስጥ ግን ውስጥ ያሉት ነዋሪዎቹም አንዳንድ ለውጭ ሀገር ዜና በሚሰጡትም ሆነ የውስጡን ተጨባጭ ሁኔታ አንዳንድ በይበልጥ ደግሞ የዚህ ቋንቋ ተናጋሪዎች እዚሁ ሀገራችን እስራኤልም አሉ ጋዜጠኞችም ሁኔታውን በየደቂቃው የሚከታተሉ ያን ስታይ ዜጋዎች ምናልባት ብሷቸው አደባባይ ሊወጣሉ የሚል ሁኔታ ይታያል። ምን ማለት ነው? የሚበሉት የለም፣ የሚጠጡት የለም። ጭራሽ የኑሮ ውድነት እንዳለና ዜጎች በከፍተኛ ሁኔታ ስቃዩ፣ የመብራት ኃይል አቅርቦት ሙሉ በሙሉ የለም፣ የውሃ አቅርቦት የለም። አዎ፣ ይህ ሁሉ የሚሆነው ምንድነው? ከኢኮኖሚ ጉዳት ጋር የተያያዘ ነው። አሁን እስራኤልም ከአሁን በፊት ያቀረበችው ሀሳብ ነበር። ማለት ኢራንን ከአሁን በፊት በተለያዩ አጋጣሚዎች የነዳጅ ምርቷን ለውጭ ሀገር አቀርብ እንደሆን፣ አሁን ግን ሙሉ በሙሉ አየርም ሆነ በምድር በየብስ በሁሉም በባህርም በሁሉም የምታስወጣውን ምርቷን ወይም የምታስገባቸውን ነገሮች ለመቆጣጠር ሁሉን በር መዝጋት ያስፈልጋል ስትል እስራኤል ለአሜሪካ ሀሳብ አቅርባ ነበር። አሁን አሜሪካ እንግዲህ ብላ ብላ ከአሁን በፊት አላደርገውም ያለችውንን ወደዛ የመቃረብ ሁኔታ ይታያል። ምን ማለት ነው? በኢኮኖሚ ማዕቀቡ ማለት የተጣለባትን የኢኮኖሚ ማዕቀብ አይደለም፣ በውጭ ሀገር የሚገኘውን በቢሊዮን ዶላር በብዙ ቢሊዮን ዶላር ገንዘቧን መስጠት ለኢራን፣ እንዲሁም ጭራሽ መፈናፈኛ ማሳጣትና በኢኮኖሚ መቅጣት። ተመልከት፣ የኢራን መንግስት በየቀኑ ግማሽ ቢሊዮን ዶላር ተመልከት፣ ወደ 500 ሚሊዮን ዶላር ማለት ነው የገቢ ያጣል በየቀኑ። ይሸጡት የነበረውን የነዳጅ ምርታቸውን አሁን እንደፈለጉ ስለማይሸጡ ይህንን ያጣሉ በየቀኑ። ይህ ማለት ምንድን ነው? ረጅም ጊዜ ባልወሰደ ውስጥ በእንደዚህ አይነት ሁኔታ ከቆየና የሆርሙዝ ባህር ወሽመጡ ከተዘጋ፣ ኢራን የነዳጅ ምርቷን ወደ ውጭ ማውጣት ካልቻለች፣ ያው የኢኮኖሚ ሁኔታ ተናጋ ከናካቴው እንግዲህ ወደቀች ማለች። ስለዚህ እንደ መፍትሄ ያዩት አሁን የአሜሪካው ፕሬዚዳንት ምንድን ነው? የሆርሙዝ የባህር ወሽመጥ መዝጋት፣ ጭራሽ በእኛ ቁጥጥር ስር ይሆናል፣ ፍጹም እንዲሁም እንቆጣጠረዋለን፣ ወደ በእጃችን እናስገባዋለን ሲሉ ዶናልድ ትራምፕ። በኢራን በኩል ደግሞ ይህ ሁኔታ የመኖርና ያለመኖር ስለሆነ ያው ጦርነት፣ በእጃ ዙር ጦርነት መጫር ማለት ነው። ይህም በተመለከተ በኢራን በኩል እምዛቸዋለ ዶናልድ ትራምፕ እንግዲህ ብለው ብለው የደረሱበት ውሳኔ ይሆን፣ ይህም ወደፊት የምናየው። ከወዲሁ ግን እንደ አማራጭ የታየው ኢራንን ማንበርከክ የሚቻለው በኢኮኖሚ አቅሟ ማለት ጭራሽ ምንም ነገር እንዳይኖራት፣ ወታደሮቿ ደሞዝ ካልተቀበላቸው፣ የመንግስት መስሪያ ቤት ሰራተኞች ደሞዝ ካልተቀበሉ መስራት አይችሉም አይደል እንዴ? ምናልባት አጭር ጊዜዎች ሊሰሩ ይችላል። ስለዚህ ያን ሁኔታ የምንፈጥረው የኑሮ ውድነት ውስጥ ተከስቶ ያም ዜጎቹ በመንግስት ላይ ተጽዕኖ እንዲያደርሱ ማለት የተለያዩ ተቃውሞችን ከዛም አልፎ መንግስት ምንም አይነት ገንዘብ ያን ማድረግ ይገባናል ሲሉ የተጀመረ አዲስ የጦር ስትራቴጂ እንግዲህ ይህ መስሎ ይታየኛል። ይህ ነገር
0: ምን ያህል ውጤት ሊያስገኝ ይችላል?
1: በከፍተኛ ከተሰራበት ትልቁ መፍትሄውም ይሄ ነው። ይህን የሚሉት ደግሞ የኢኮኖሚ ባለሙያዎች አሉ። የጦርነን ጠለቅ ብሎ ስለ መካከለኛው ምስራቅ የጦርነት አጠቃላይ ከአቅም ጋር በተያያዘ ሁሉም ምሁሮችም ሆነ ከጦር ኃይሉ በከፍተኛ የጦር ማዕረግ የወጡት እነሱን ዘገባቸውን ወይም ደግሞ ትንተናቸውን ስሰማው አማራጭ የሚሆነው በኢራን በኩል ያለው ሁኔታ ይህንን በኢኮኖሚ በኩል በዛ በኩል መፈናፈኛ ማስበቃ እንዴት ነው ከጥቅም ውጭ ማድረግ ይቻላል የማለት ሁኔታ አለ። በትክክል አሜሪካ ይህን ነገር ከተረጎመችው ማለት ይሄው። ከዚህ ጎን ለጎን ለምሳሌ የአሜሪካ መንግስት ግራ ያጋባው ምንድን ነው? አንዳንድ ለምሳሌ እንደ ሀራጅ እና ሌሎች ደሴቶች አሉ። ኢራን የነዳጅ ምርቷን መጋዘን ማለት ነው። ያን ለምሳሌ አሜሪካ ከተቆጣጠረችው እንደገና በኃይል ማመንጫዋ በኩልም ጉዳት በጦር ኃይል እንኳ ራሱ ጉዳት ማድረስ ከጀመረች በእንደዚህ አይነት ሁኔታ መጉዳት ይቻላል። ግን የአሜሪካን መንግስት እንዴት ነው ላድርገው አላድርገው የሚል ወጥመድ ውስጥ ያስገባው ምንድን ነው? ይህን የጦር ኃይል እርምጃ በመውሰድ እነዚህን ቦታዎች ደመሰስኩ ማለት ነገ ከነገ በኋላ ሲጀምር ኢራን ውስጥ ያሉ ዜጎች ሊጎሳቆሉና እንደገና ለመገንባት እንኳ ራሱ የተወሰኑ አስርት ዓመታት ይመልሳል። ስለዚህ ሌላውን መጉዳት ነው፣ ወይም ደግሞ ከዚህ ካለው መንግስት በኋላ የሚመጣው መንግስት እንደገና ከዜሮ እንዲጀምር የማድረግ ሁኔታ ነው። ከዛም አልፎ ዞሮ ዞሮ እኛው እንደ እጃችን የምንዘረጋው የምዕራቡ ዓለምና አሜሪካን። ስለዚህ ይህን በኃይል የምጠቀም ሁኔታ እንደ አማራጭ አልወስደውም ስትል አሜሪካ ያው ትንሽ እጇን ወደኋላ ያደረገችበት ሁኔታ አለ። አሁን ግን አማራጭ ከሌለ ሲጀምር በኢኮኖሚ በኩል ማለት ነው የገቢ ምንጯን የመዝጋትና ምንም ነገር እንዳታወጣ እንዳታስገብ የማድረግ ሁኔታ ሊሆን ይችላል። ከተደረገ ደግሞ በትክክል እንዲሁም በእስራኤል በኩልም ትችትም አለ። እስራኤል በምታደርገው ጦርነት ለምሳሌ ከሂዝቡላ ድርጅት ጋር ለምን በኢኮኖሚ አቅሙ አትመጡም የሚል ጥያቄ ሲጠየቅ በእስራኤል መንግስት በኩል ለዚህ መልስ የላቸውም። ቢደረግ ግን ይላሉ መግቢያና መውጫ ማለት ምንም አይነት ገንዘብ እንዳይገባ የጦር መሳሪያን ጨምሮ ሌሎች እርዳታዎች እንዳይገባ እንዳይወጣ ከተደረገ ማዳቅ የሚሳሌ የሚል ጥያቄ ይነሳል። በእስራኤል በኩል ነገር ሲሰራበት አይታይም። አማራጭ ከሌለ ወደፊት ምናልባት ሊታሰብበት ይችላል። በአሜሪካ በኩል ለጥቀው ጥያቄ ተጽዕኖ ያመጣል፣ በከፍተኛ ሁኔታ ተጽዕኖ ያመጣል። ኃይል እርምጃ ከመወሰዱ በፊት በእንደዚህ አይነት ሁኔታ በኢኮኖሚ ከፍተኛ የሆነ ጉዳት በማድረስ ማዳከም ይቻላል የሚባል ነገር አለ። ሳስበው እኔ እንግዲህ የአሜሪካ መንግስት ወደዛ አማራጭ ስለሌለው ወደ ጦርነት የመግባት ፍላጎት እንደሌለው እንግዲህ በተደጋጋሚ ጠቆመናል። በኢራን በኩልም በተመሳሳይ ሁኔታ። ስለዚህ ያለው አማራጭ ምንድን ነው? ወታደሮች መስዋዕትነት ከሚከፍሉት ብዙ ኃይል ወደ ቦታው ከመላክ በጦር እንደገናም ታስወጣው ደግሞ ብዛት ያለው ገንዘብ ወጪም ይኖራል ለዚህ ጦርነት። ያኛን ከማድረግ ለምን ቀጠናውን ለምን አልዘገውም ለምን መፈናፈኛ አላሳጣም በሚል እንግዲህ አሜሪካ መንግስት ውሳኔ የደረሰበት መስሎ ይታያል። ለዚህም ነው የሆርሙዝን ባህር ወሽመጥ ምናልባት በእጃችን ልናስገባው አማራጭ የለንም ሲሉ ዶናልድ ትራምፕ ይናገሩት እና ከተሰራበት ውጤት ሊያመጣ ይችላል አይችም።
0: መጨረሻ ላይ ወደ ጦርነቱ እንመለሳለን ልታስባለህ? ለማጠቃለል ያህል ወይስ አይቀሬ መስሎ ይታያል ወይስ አሁን ባለበት ርጋ ነው?
1: ያውል አሁን ባለው ተጨባጭ ሁኔታ አሜሪካ ጦርነቱን አትፈልግም። ምክንያቱም ወደፊት ብዙ ነገሮች አሉ። አሜሪካ ጦርነቱን ለማድረግ የኃይል ማጣት ሳይሆን ግን ጦርነቱን ሳደርግ ቤቷ ውስጥ እንኳን ራሱ በደጋፊዎቹ ዘንድ በነዋሪዎቹ ንበለው አጠቃላይ ስልጣኑ የመደገፍ ሳይሆን ብዛት ያላቸው አሜሪካውያን ይህን እንደውም ከ180 እድ በላይ የሚሆኑት አሜሪካውያን ይህን ጦርነት አይፈልጉትም በፍጹም። ጦርነቱ እኛን አይመለከተንም። እኛ የምንፈልገው የነዳጅ ዋጋ እንዳይኖር፣ የኑሮ ውድነት እንዳይኖር፣ የሀገራችን ኢኮኖሚ ላይ እንዲደርስና እንዲሁም ዶናልድ ትራምፕ ወደ ስልጣን ሲመጡ ቃል የገቡልን ጦርነትን ወደ ኋላ አድርገን ኢኮኖሚያችን እንገነባል የሚል ሁኔታ ነው። ስናየው ግን እዛ ላይ የለንበት የማል ሁኔታ በዜጎች ስል ከፍተኛ ትችት አለ። ዶናልድ ትራምፕ ጠዋት ተነስተው ማየት የሚፈልጉት ምንድን ነው? የሆርሙዝ ባህር ወሽመጥ ተከፍቶ የነዳጅ ዋጋ ሳይንር፣ የኑሮ ውድነት ፍጹም ከውስጥም ሆነ ከውጭ ሌሎች ሀገራትን ይህን ነገር ሳማሩ ሳይተቹ በእንደዚህ አይነት ሁኔታ እንዲቀጥሉ። ስለዚህ ወደፊት ደግሞ ከተወሰኑ ከሁለት ወር በኋላ እንግዲህ የግማሽ ተርም ምርጫ ይኖራል። ያንን ኃይላቸውን በኮንግረስ ላለማጣት እንግዲህ እንደሚነገረው ከሆነ ምናልባት ኃይላቸውን ሊያወጡ ይችላል። ምክንያቱም ብዙዎቹ ደጋፊዎቻቸውም ራሱ ትንሽ ትችትም እያደረሱ ነው የሚባልበት ሁኔታ አለ። ከዛ አንጻር ዶናልድ ትራምፕ የሚመርጡት ምንድን ነው? ነገሩ የተረጋጋ እንዲሆን እንጂ ወደ ጦርነት መግባት ፍላጎት የላቸውም። ከዚህ ጀርባ ደግሞ እንደሚነገረው ከሆነ ምናልባት በጸረ ሚሳኤል እጥረት እንዳለባትም አሜሪካ ይነገራል። ለዛም ነው ወደ ጦርነት የማትገባው ይባላል። አሜሪካ ብቻ ሳይሆን አካባቢው ያሉትን ወዳጅ ሀገሮች እስራኤልና ሌሎች ሀገራትን ጨምሮ እንግዲህ መከላከል የሚቻለው አሜሪካ በምታመርታቸው ጸረ ሚሳኤሎች ነው። ስለዚህ የዛ እጥረት አለ የሚባልበት ሁኔታ አለ። ሁሉም ነገር ተደምሮ አሜሪካ ወደ ጦርነት መግባት ፍላጎት የላት። ለዚህም ነው በኃይል እርምጃ ከመውሰድ ይልቅ በኢኮኖሚ መቅጣት የሚለውን ሁኔታ እንግዲህ ውሳኔ የደረሰበት እና እንደኔ እይታ ወደዛ የሚኬድ አይደለም። በሌላ በኩል ደግሞ በኢራን በኩል ለምሳሌ አሁን የውጭ ጉዳይ ሚኒስትሩ አራክቺ ዛሬም የሰጡት መግለጫ ነበር። ውስጥ ለውስጥ ከአሜሪካ ጋር ንግግር አለ፣ ወደ ሰላሙ የተኩስ አቁም ስምምነቱ እና ከዛም አልፎ ወደ ድርድሩ የሚባለው ከእውነት የራቀ ነው። እስካሁን ድረስ በኢራን በኩል ውሳኔ አልተደረሰም ሲሉ እንግዲህ ፊታቸውን ወደ ጦርነት እንጂ ወደ ሰላም እንደማያደርጉ የሚጠቁሙበት ሁኔታ አለ። ምናልባት አማራጭ ሳይኖር ወይም ደግሞ አንድ ሚዛን ለዋጭ የሆነ እርምጃ ለምሳሌ በኢራን በኩል ሊሆን ይችላል፣ ሌሎች የጦር ማለት የንግድ መርከቦችንም ሆነ ሌሎች የወዳጅ ሀገር ጥቅምን በተመለከተ ኢራን እርምጃ ከወሰደችና ሚዛን ለዋጭ እርምጃ ወይም ደግሞ የአሜሪካ ወታደሮችን ጉዳት ከደረሰባቸው እንግዲህ ዶናልድ ትራምፕ አማራጭ ስለማይኖራቸው ያለ የሌለ ኃይላቸውን ከእስራኤል ጋር በመሆን ወደ ጦርነት የመግባት ሁኔታ ሊከሰት ይችላል። አሁን ባለው ሁኔታ ግን ሳስበው እንዲያውም ዘግይተዋል ብዬ አስባለሁ። ሌላው የአሜሪካ የገንዘብ ሚኒስትርም ከትናንት የሰጡት መግለጫ አለ፣ ኢራንን በኢኮኖሚ መቅጣት የሚል ሁኔታ። ምክንያቱም ከአሁን በፊት ያልሰራናቸው ያልተጠቀምንባቸውን መንገዶች ወደፊት ልንጠቀመው ሲሉ እንግዲህ ይህ ሲባል ይኸውልህ የኢራን ወዳጅ የሆኑትን አውሮፓም ሆነ ሌሎች አካባቢ ሀገራት ከቦታ ቦታ ገንዘብን ማስገባት ማስወጣት፣ ኢራን ገንዘብ ታስገባት ያንን ግጥም አድርገው ያውቁታል። በአሜሪካ በኩል እነዛን መዝጋት ነው፣ በባንኮችም ሆነ በሌሎች ድርጅቶች ኢራን የምታገኝበትን የገንዘብ መዋቅሯ ማለት ነው። ያንን እንዴት ነው ጭራሽ ይህን ቱቦንን መዝጋት ነው። ይህን ነገር ለማድረግ ውሳኔ ደርሰናል ሲሉ የአሜሪካ የገንዘብ ሚኒስትር ይህን ነገር መግለጫ ይህን ጠቁሟል። ምን ማለት ነው? ኃይልን ከመጠቀም ይልቅ እንግዲህ በእንደዚህ አይነት ሁኔታ ወደፊት የመቀጠል ሁኔታ በአሜሪካ በኩል የታሰብበት መስሎ ይታየኛል። ሳስበው በቅርቡ ሚዛን ለዋጭ የሆነ በአንዱ በኩል የሚወሰድ እርምጃ እስካልኖረ ድረስ እንዲሁ ግን በቀላሉ ጦርነት ውስጥ ይገባል የሚለው ሁኔታ አይመስለኝም። ምንም እንኳ እስራኤል ይህን ነገር
0: ብትፈልገውም
1: እንዲከፈት ብትፈልገውም
0: ምክንያቱም የተጀመረ ነገር አለ፣ መጨረስ አለበት።
1: የተከፈተ ነገር ያልተከፈቱና ያልተዘጉ ሁኔታዎች አሉ። እንደ እስራኤል የተጀመረውና እንደ ዓላማ ታስቦ የሄድንበት ሁኔታ በእስራኤል በኩል ምንም ከተወሰኑት ከሶስትና አራት ዓላማዎች አንዱም እንኳን ግብ አልመጣም።
0: የተገኙት ውጤቶች እንዳሉ ሆነው አዎ መጨረስ ያለባቸው ጉዳዮች አሉ።
1: ብዙ የቤት ስራዎች አሉ፣
0: ብዙ የቤት ስራዎች አሉ። ያን ለማድረግ የግድ ያስፈልገናል። ጥላሁን እጅግ በጣም እናመሰግናለን። ሰጠን ሰፈላለ ማብራሪያ
1: አመሰግናለሁ።
0: ይችላል።

የተከበራችሁ አድማጮቻችን ስርጭታችን ሊጋባደድ ትንሽ ደቂቃዎች ቀርተውናል። አብራችሁ ተቆያችሁ እጅግ በጣም እናመሰግናለን። በድጋሚ መልካም ምጥርሻ ሳምንት ይሁን፣ መጀመሪያ ሳምንት ይሁንልን ያልን ለቴክኒክ ባለሙያ ዮራም ፒከር ምስጋና ዮራይ ፒከር ምስጋና ይድረሰው ያልን ሰናበታችኋለን። ለገበጣት ፕሮግራም ሰምገናኝ መልካም ሌሊት ተናደሩ።